0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን የለተቅዳሜ ለተሰንበት የጧት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ቀን መልካም የሰንበት ቀን እንዲሆን እንመኛለን። በለተቅዳሜ የጧት ፕሮግራማችን ከ6 ሰዓት እስከ 7 ሰዓት ባለው ፕሮግራማችን የቀጥታ ስርጭት ስለሌለን ዜና ወቅታዊ ዘገባና የጋዜጦች አምድን አናቀርብም። በእነሱ ፋንታ የተለያዩ ሙዚቃዎችን አዝናኝና አስተማሪ ፕሮግራሞችን እናቀርባለን። እንደተለመደው ፕሮግራማችን እስከ መጨረሻው እንድትከታተሉ እንጋብዛለን። ለተቅዳሜ ለተሰንበትም ጥሩ ቀን ሰላምና ፍቅር የሰፈነበት ቀን እንዲሆን ነው ምንመኘው። ፕሮግራሞቹም ይቀጥላሉ። ቆይታችሁም ከኛ ጋር እንዲሆን እንጋብዛለን። አንድ ሙዚቃ እንጋብዛችሁና የተለያዩ ጥንክሮችን እናቀርባለን።

የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አብራችሁን ቆዩ። እንግዲህ አንዳንድ ወቅታዊ ዘገባዎችን እናቀርባለን። ከወቅታዊ ዘገባዎቻችን መካከል አንዱ የሰሜን የሀገሪቱ ክፍል ነው። ያው እንግዲህ የሂዝበላ ድርጅት እስራኤልና ሊባኖስ የደረሱበትን የተኩስ አቁም ስምምነት በመጣስ ወደ ሰሜን እስራኤል አዋሳኝ ድንበሮች አዋሳኝ ሰንፈሮች አካባቢ የተለያዩ ሮኬቶችን፣ ድሮኖችና ራፋን እየተሰኙ በተለይ ቀለል ያሉ ድሮኖችን ወይም አጥፍተው የሚጠፉ የተለያዩ የጦር መሳሪያ የያዙ መሳሪያዎችን ይልካል። በዛ ምክንያትም እስራኤል መከላከያ ሰራዊት በደቡብ ሊባኖስ እርምጃ ዘመቻ እየወሰደ ያለበት ሁኔታ አለ። ያው እንደሚታወቀው የሂዝበላ ድርጅት እንግዲህ ብዙውን ጊዜ ለሀገሪቱ መንግስትም ሆነ ለዓለም አቀፍ ህጎች የሚታዘዝ የሚገዛ አይደለም። የሂዝበላን ድርጅት የጦር መሳሪያ ትጥቁን ለማስፈታትም ሆነ ኃይሉን ለማዳከም የእስራኤል መከላከያ ሰራዊት ጠንከር ያለ እርምጃ መውሰድ እንዳለበት ብዙ አካላት፣ በተለይ ደግሞ በሰሜን እስራኤል የሚኖሩ የተለያዩ ሰፈር አስተዳደሮች፣ የተለያዩ ከተማ አስተዳደሮች ይናገራሉ። ያው የእስራኤል መንግስትም በተለያዩ ጊዜያት በሂዝበላ ላይ ጦርነት መክፈቱ ይታወቃል። ነገር ግን ሂዝበላም ቢሆን ከኢራን በሚያገኘው ጥቅማ ጥቅም ከኢራን በሚያገኘው የገንዘብና የጦር መሳሪያ እርዳታ የእስራኤልን ሰላምና ደህንነት ለማደፍረስ ብዙ ጥረት ያደርጋል። በየጊዜው እሱም ብዙ እርምጃ ይወሰድበታል። እንግዲህ ሰሞኑን ሲነገር ከነበሩ ነገሮች አንደኛው የእስራኤል መከላከያ ሰራዊት በደቡብ ሊባኖስ የሊታኒ ወንዝ ማዶ አካባቢ መስፈሩን፣ እዛ ስትራቴጂካዊ ቦታዎችን መቆጣጠር መቻሉን ነው። ይሄ ደግሞ እስራኤል ስትፈልግ

የነበርከውን በፊትም ሂዝበላ ከሊታኒ ወንዝ ማዶ እንዲቀመጥ የሊባኖስ መንግስት እንዲያደርግም ብዙ ስትጠይቅበት የነበረው ነው እና አሁን በሚስጥር በተደረገ ዘመቻ እስራኤል መከላከያ ሰራዊት በሚስጥራዊ የሆኑ በጣም ስትራቴጂካዊ ጠቀሜታ ያላቸውን ቦታዎች እንደተቆጣጠረ ይነገራል። እንግዲህ ከዛ በኋላ ሂዝበላ ድርጅት ተኩስ ባቆመም እንደተሰጋው ይህን ያክል ብዛት ያለውን ነገር እየፈጸመ አይደለም። ነገር ግን አሁንም አላረፈም እና እስራኤል ሰሞኑን በዘመቻ ያገኘችው ድል ከፍተኛ ነው ይባላል። እንግዲህ እንዲቀጥል ነው። 10 ኪሎ ሜትር ከእስራኤል ድንበር እንዲርቅ ያደረገችበት ሁኔታ ትልቅ አስተዋጽኦ፣ ትልቅ ጥቅም ያለው ነው። በተለይ የእስራኤልን ሰላምና ደህንነት ለመጠበቅና ይሄ ትልቅ አስተዋጽኦ አበርካች የሆነውን ድል የበለጠ መግፋት እንዳለበት የሚናገሩ አሉና የሂዝበላ ድርጅት ያው ጸረ እስራኤል አቋሙን ጸረ እስራኤል እንቅስቃሴውን እንዲያቋርጥ ለማድረግ የግድ እንደዚህ ተገዶ በኃይል መንበርከክ አለበት አሊያም ደግሞ በስምምነት የጦር መሳሪያ ትጥቁን እስካልፈታ ድረስ ለእስራኤል ሰላምና ደህንነት ስጋት እንደሆነ የሚቀጥልበትን ሁኔታ ለማስቀረት ያው እንግዲህ እስራኤል ከፍተኛ እርምጃ ወስዳበታለች። በጣም ከ1000 በላይ የሆኑ ቦታዎች ይዞታዎችን መደምሰሷን ነው በደቡብ ሊባኖስ የተነገረው። እንዲሁም ደግሞ ከ300 በላይ የሂዝበላ ድርጅት አሸባሪዎች መደምሰሳቸውን የመከላከያ ሰራዊቱ ያስታወቀበት ሁኔታ አለ። እንግዲህ ሂዝበላ ከኢራን ጋር ያለውን ቃል ኪዳን ለመበጣጠስና ኃይሉን ለማዳከም እንዲህ አይነት እርምጃ አስፈላጊ እንደሆነ ይናገራሉ። ይህም ያው ይቀጥላል። እስራኤል ራሷን ለደህንነቷን ለማስከበር ስትል እንደዚህ አይነት እርምጃዎችን የመውሰድ የግድ አለባትና እርምጃ እየወሰደች ያለችበት ሁኔታ ተነግሯል። ጥሩ ነው እንላለን። እንግዲህ በዛ አካባቢ ለተሰማሩ ወታደሮቻችን፣ በዛ አካባቢ ላሉ የእስራኤል ኃይሎች በሙሉ ሰላማቸው፣ ደህንነታቸው እንዲጠበቅ እንመኛለን። አድማጮቻችን፣ ፕሮግራማችን ይቀጥላል። አሁንም ቆይታችሁ አብሮን ይሁን።

አድማጮቻችን ፕሮግራማችን እንደቀጠለ ነው። አሁንም የተለያዩ ወቅታዊ ዘገባዎችን ነው እናቀርብ። አንደኛው ወቅታዊ ዘገባችንም አሁን የመካከለኛው ምስራቅ ሁኔታ ነው። መካከለኛው ምስራቅ እንግዲህ በኢራን ምክንያት እየታመሰ መሆኑ ይታወቃል። ኢራን ጸረ እስራኤል ጸረ አሜሪካ እንቅስቃሴዋን ለማድረግ የተለያዩ የጦር መሳሪያዎችን በመስራት ራሷን በማደራጀት በአካባቢው የበላይነቷን በተለይ በጦር ኃይል ከፍ ለማለት የምታደርገውን ጥረት ለማስቀረት እስራኤልና አሜሪካ ለ40 ቀናት ያክል ከዛም በፊት በ2025 ዓ ም ለ12 ቀናት ያክል የቆየ እርምጃ ስትወስድ ነበረ ወስደው ነበረ። እስራኤልና አሜሪካ በመተባበር በተለይ በዚህ በ40 ቀናቱ እስራኤልና አሜሪካ ተባብረዋል። በዚህ በ12 ቀኑ በአብዛኛው እስራኤል እርምጃ ብትወስድም የአሜሪካ ድጋፍም ከፍተኛ ነበረ። ግን ኢራን አሁንም ለ47 ዓመታት ያክል የሰራቻቸው የተለያዩ የጦር መሳሪያዎች የተለያዩ የሽብር መፈጸሚያ እና የጸረ እስራኤል ጸረ አሜሪካ ጸረ ምዕራባውያን ሀገራት እንቅስቃሴ የምታደርግባቸው መሰረተ ልማቶች ስላሉ ከአሁን በፊት የተወሰዱ እርምጃዎች ሁሉ እንደተጠበቀው ውጤት ያላመጡበት ሁኔታ ስላለ አሁን ይህን ለማስቀረት የኢራን የተለያዩ የኒውክሌር ተቋማትን ላለማስቀጠል ስራቸው እንዲያቆሙ ለማድረግ እንዲሁም የባሊስቲክ ሚሳኤል ግንባታዋን ለማስቀረት በሀገሪቱ ያለው የአያቶላዎች አስተዳደር ተለውጦ ሌላ ሰላማዊ አስተዳደር እንዲመጣ ለማድረግ እና ኢራን በአካባቢው ሽብርተኛ ድርጅቶችን ማገዟ እንድታቆም ለማድረግ ከአሜሪካ እና እስራኤል ከፍተኛ ጥረት እያደረጉ ነው። ያው በተኩስ አቁም ስምምነት መሰረት ያለው አንጻራዊ ሁኔታ የተረጋጋ ቢመስልም የኢራን ጉዳይ ገና ያለየለት ነው። የአሜሪካው ፕሬዚዳንት ዶናልድ ትራምፕም ኢራን በፍጹም የኒውክሌር ጦር መሳሪያ ባለቤት አትሆንም የሚል አቋም አላቸው። የእስራኤሉ ጠቅላይ ሚኒስትር ቢንያሚን ናታንያሁም በተመሳሳይ ሁኔታ ኢራን የኒውክሌር ጦር መሳሪያ ባለቤት አትሆንም፣ ኢራን የኒውክሌር ጦር መሳሪያ ባለቤት ከሆነች ደግሞ ዋናው አፈሙዟ የምታዞርበት ዙራ ዙራ የምትፈልገው እስራኤልን ስለሆነ ይህ እድል እንዲገጥማትና የጦር መሳሪያው በተለይ ጅምላ ጨራሹ የጦር መሳሪያ እንዲኖራት አናደርግም የሚል እምነት እንዳላቸውና ከአሁን በፊትም ለበርካታ ዓመታት ሲሰሩ መቆየታቸውን መግለጻቸው ይታወሳል። በአጠቃላይ አሜሪካም ሆነች እስራኤል ኢራን የኒውክሌር ጦር መሳሪያ ባለቤት እንድትሆን አይፈቅዱም። እንዲሁም ደግሞ በአካባቢው ራሷንን የበላይ አድርጋ በጦር መሳሪያም በተለያየ ዘርፎች ማጠናክራ ለአካባቢው ስጋት እንድትሆን አይፈለግምና ይህን ለማስቀረት ከፍተኛ ጥረት እየተደረገ ነው። ዲፕሎማሲያዊ ጥረቶች እንዳሉ ይነገራል። በሌላ በኩል ደግሞ ወታደራዊ ኃይልም ሊመጣ ይችላል የሚል ሁኔታ እየተነገረ አለ። ኢራን በአቋም ለውጥ አይታይባትም። ለ40 ቀናት ያክል ጦርነት ተካሂዶባት ብዙ ጉዳት ደርሶባት ብዙ መሰረተ ልማቶች፣ ብዙ ወታደራዊ ተቋማት እና የመረጃ ድርጅት ተቋማት፣ መንግስታዊ ተቋማት ሳይቀሩ ጉዳት ደርሶባቸው እነሱ ግን አሁንም በአቋማቸው እንደጸኑ ናቸው። ጸረ እስራኤል አቋማቸውን እንደያዙ ናቸው እና ይህን ለማስቀረት እስራኤልና አሜሪካ በተቀናጀ ሁኔታ እየሄዱ እንዳለ ይነገራል። ኢራናውያን ግን አሁንም ከአቋማቸው አልተለወጡም። በአብዮታዊ ዘቡና በዚህ በፖለቲካ አመራሩ መካከል ብዙ ልዩነት እንዳለ ይነገራል። ያም ሆኖ ዲፕሎማሲያዊ ጥረቶች እንግዲህ ፓኪስታን አማካኝነት እየተካሄዱ ነው። እንዲሁም ደግሞ ካታር በዚህ በድርድሩ እጇን እንዳስገባች ይነገራል። የአረብ ሀገራት የሚያደርጉት ድርድር ውጤታማ ካልሆነ እንግዲህ ሌላ ወታደራዊ እርምጃ መወሰዱ የማይቀር ነው የሚሉ አካላት አለ። ያም ሆነ ይህ ያው የአካባቢው ሰላም በአንጻራዊ መልኩ የተረጋጋ ይመስላል። ነገር ግን የኢራን ጉዳይ እጇን እስካልሰጠች ድረስ ለአሜሪካ ለእስራኤል ሀሳብ ተገዥ እስካልሆነች ድረስ ውጥረቱ የሚቀጥልበት ሁኔታ አለ። ኢራን ያው ጸረ እስራኤል እንቅስቃሴዋ የሚታወቅ ነው፣ ጸረ አሜሪካ እንቅስቃሴዋ የሚታወቅ ነው። አሁን በአርባ ቀናትም እንግዲህ ብዙ የአረብ ሀገራትን ያጠቃችበት ሁኔታ አለ። የአካባቢው ሀገራት ይህ ሁኔታዋ ደግሞ እንዲቀጥል የማይፈለግ ስለሆነ ለማስቆም በዲፕሎማሲያዊ መንገድም በወታደራዊ መንገድም ጥረቶች እንዳሉ ነው የሚነገርና የኢራን ጉዳይ አንድ መፍትሄ ማግኘት እንዳለበት ይነገራል። እንግዲህ በዲፕሎማሲያዊ መንገድ ሊሳካ ይችላል ብለን ተስፋ እናደርጋለን። ይህ ካልሆነ ደግሞ ወታደራዊ እርምጃ የሚወሰድ መሆኑ የማይቀር መስሎ ይታያል። ለማንኛውም ያለውን ሁኔታ ለወደፊት የምንከታተል ይሆናል። ይሄ እንግዲህ ለዛሬ መመልከት የፈለግነው ሌላኛው ወቅታዊ ዘገባችን ነው። ሌላው እንግዲህ በአሜሪካና ቻይና መካከል ውጥረት ያለ፣ በተለይ ደግሞ በኢኮኖሚ ዘርፍ ሁለቱ ሀገራት በጣም ይፎካከራሉ።
ሁለቱም ሀገራት ባለም ላይ ቻይና ለማሳደር ባለም ላይ ተጽኖ ፈጣሪነታቸውን ከፍ ለማድረግ ጥረት ያደርጋሉ። ቻይናም አሁን ከፍተኛ በንግድ ተቋማት በጣም በከፍተኛ ሁኔታ በቴክኖሎጂውም ዓለም ላይ በጣም የምትታወቅ ሀገር ናት። አሜሪካም እንደሚታወቀው ባለም ላይ በኢኮኖሚ ከፍተኛ ገቢ ካላቸው በከፍተኛ ኢኮኖሚ ሀብት ካላቸው ሀገራት መካከል አንዷ ናት። የሁለቱ ሀገራት አለመግባባት በአብዛኛው በኢኮኖሚ እንደሆነ ይነገራል። ይህንን ነገር ለማርገብ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ቻይና ዋና ከተማ ቤጂንግ አቅንተው ጉብኝት አድርገዋል። የሁለቱን ሀገራት ግንኙነት ለማሻሻል ሁለቱ ሀገራት እንደ ጠላትነት ከመተያየት ወዳጅ እንዲሆኑና ትብብር እንዲፈጥሩ ለማድረግም እንግዲህ ከ2017 ዓመተ ምህረት ወዲህ ፕሬዝዳንት ትራምፕ በቻይና ጉብኝት ሲያደርጉ ለመጀመሪያ ጊዜ ነው። ጥሩ ሁኔታ በጥሩ አቀባበል በቻይና ጥሩ ሁኔታ እንደነበራቸው ጥሩ ግንኙነት እንደነበራቸው ተነግሯል። የሀገሪቱ ፕሬዝዳንትም እንዲሁም ሌሎች ባለስልጣናት የአሜሪካው ፕሬዝዳንትን አክብረው የተቀበሉበትና ጥሩ ውይይት ያደረጉበት ሁኔታ እንዳለ ተነግሯል። ይህ ጉዳይ በተለይ በዓለም ሀያላን ሀገራት በኢኮኖሚም በጦር መሳሪያም እየገሰገሱ ያሉ ከፍተኛ ደረጃ ላይ ያሉ ሀገራት መካከል የሚደረግ የተሻለ ግንኙነት ጥሩ ግንኙነት መፍጠሩ በዓለም ላይ ያለውን ሰላምና ደህንነት የበለጠ የሚያስፋፋውና የበለጠ የሚያረጋጋው ስለሚሆን የአሜሪካና ቻይና ግንኙነት እየዳበረ የሚሄድበት ሁኔታ ከተፈጠረ ለወደፊት ውጥረቱም የሚቀንስበት ሁኔታ ይኖራል። ያው እንደሚታወቀው አሜሪካና ቻይና በኢኮኖሚ ብቻ ሳይሆን ሁለቱ ሀገራት ማሁን በተለያዩ ጉዳዮችም ይወዛገባሉ። በተለይ ደግሞ ቻይና ታይዋንን የግዛት ያንድ አካል ናት ስትል፣ አሜሪካ ደግሞ አይ ታይዋን ራሷን የቻለች ሀገር ናት፣ ስለዚህ ሉዓላዊነቷ መከበር አለበት በሚል ለታይዋን የምታደርገው እርዳታ በቻይናዎች ዘንድ በጎ የሚታይ አይደለም። ይህ ብዙ የጦር መሳሪያ ትሰጣለች አሜሪካ ለታይዋን እና ይህንን ቻይና በፍጹም የማትደግፈው ነው። የሁለቱን ሀገራት አለመግባባት የበለጠ የሚያጎላውም እንዲህ አይነት ነገር ነው። በሌሎች ሀገራት ጉዳይም ያው የማይግባቡበት ሁኔታ አለ። ምንም እንኳ ቻይና በዓለም የፖለቲካ ሁኔታ ብዙ ጣልቃ የምትገባባት ሆንም በአንዳንድ ጉዳዮች ደግሞ አሜሪካን በመቃረን ድምፅ የምትሰጥበት ሁኔታ አለ። ከሩሲያ ጋር በመሆን አሜሪካን በመቃወም ድምፅ የምትሰጡበትም ሁኔታ አለ። ይሄም ደግሞ እንግዲህ ለዓለም ሰላም አለመረጋጋት አይነተኛ ተጽዕኖ የሚፈጥር ስለሆነ ይሄንን ለማስቀረት እንግዲህ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ቻይና ማምራታቸውና ከሀገሪቱ ባለስልጣናት ጋር መነጋገራቸው ጥሩ ነው ብለን ተስፋ እናደርጋለን። ያለው ሁኔታ እንግዲህ ይህን ይመስላል። ወደፊት ደግሞ የሚሆነውን እንከታተላለን። በተረፈ እንግዲህ አድማጮቻችን የወቅታዊ ዘገባ ይሆናሉ ብለን ያቀረብናቸው ጉዳዮች ይህን ይመስላሉ። ስለተከታተላችሁን እናመሰግናለን። ዝግጅታችን ይቀጥላል። አሁን አንድ ሙዚቃ እንጋብዛችኋለን። ከሙዚቃው በኋላ ተመልሰን እንገናኛለን።

0: የተከበራችሁ አድማጮቻችን ከዚህ ቀጥለን ታሪክ መምህር ከሆነው የኤርትራ ጋር በኢየሩሳሌም ውህደት ጉዳይ ቃለ ምልልስ እናካሄዳለን። እንግዲህ የኢየሩሳሌም የውህደት ቀን ወይም የኢየሩሳሌም ቀን እየተባለ የሚከበረው ወይም ደግሞ ኢየሩሳሌም የተዋሃደችበት 59ኛ ዓመት እየተከበረ ነው። ይህን በተመለከተ ከእሱ ጋር ቃለ ምልልስ እናካሄዳለን። እሱም በስልክ መስመራችን ይገኛል። ጤና ይስጥልን መምህር እንደምን አለ?
1: ጤና ይስጥልኝ ሰጠኝ። ጤና ይስጥልኝ አድማጮቻችን፣ እኔ ደህና ነኝ፣ አንተስ እንደምን አለ?
0: እኛ ደህና ነን። እንግዲህ ያው ዋና ከተማችን አንድ የሆነችበት ቀን 59ኛ ዓመት እየተከበረ ነው። እንዴት ታየዋል?
1: አሁ እንግዲህ ዘንድሮ ያው 59 ዓመት የኢየሩሳሌም የተዋሃደችበት እናከብራለን። ስለ ኢየሩሳሌም ከማውራቴ በፊት ትንሽ ስለ ስድስት ቀን ጦርነት መግለጽ አለብኝ። የስድስት ቀን ጦርነት ወይም ደግሞ 1967 ዓመተ ምህረት ነው የተጀመረ። እንግዲህ ሰኔ 5 ቀን ስድስተኛ ወር 1967 ዓመተ ምህረት ነው የጀመረ እና እስከ 10 ቀን ስድስተኛ ወር 1967 ዓመተ ምህረት ነው የቀጠለው፣ ስድስት ቀን የወሰደው። ለዛ ነው የስድስት ቀን ጦርነት ተብሎ የሚጠራው። አረቦች ይህንን የስድስት ቀን ጦርነት ብለው አይጠሩትም። ምንድን ነው ብለው የሚጠሩት? ሃናክሳ ይሉታል፣ ወይም ደግሞ ሄፍሰድ ስባይ የጦርነት ጥቃት ብለው ነው የሚጠሩት። ለምንድን ነው የስድስት ቀን ጦርነት ብለው የማይጠሩት ብለን ስንጠይቅ፣ አንደኛ በእነሱ በአረቦች በኩል ማለት ነው፣ እንዴት እስራኤል ትንሽ ሀገር ወደ 5 እና 6 የሚሆኑ ሀገሮችን ምን ለምሳሌ የረዱም አሉ። በተለይ ሶስቱን ሀገሮች ትላልቅ ሀገሮች እንደ ዮርዳኖስ፣ ግብፅን፣ ሶሪያን በስድስት ቀን ውስጥ እንዴት አጠቃች ብለው ለማውራት ስለሚከብዳቸው ውርደት ስለሚመስላቸው ሽንፈት ነው የሚመስላቸው። ስለዚህ ሃናክሳ ወይም ደግሞ የ1967 ዓመተ ምህረት ጦርነት ብሎ ነው የሚጠሩት አረቦች ማለት ነው። እና እስራኤል ካደረገቻቸው ጦርነቶች ውስጥ ፈጣንና በዓለም ትልቅ አድናቆት ያስገኘ ጦርነት ነው የስድስት ቀን ጦርነት። እና ይህ ጦርነት በጣም በእኛ በኩል በእስራኤል በኩል ትልቅ በይሁዳን በኩል ትልቅ አድናቆትን አግኝቷል አለው። እና በተጨማሪ ለመግለጽ የምፈልገው እስራኤል እንግዲህ ከብዙ ሀገሮች ጋር ነው በዛውን ሰዓት ጦርነቱን ያካሄደችው። በተለይ እንደ ዋናነት የምንቆጥራቸው ከግብፅ፣ ከዮርዳኖስ፣ ከሶሪያ፣ ከሊባኖን፣ ኢራቅ እና ሳውዲ አረቢያም ሱዳንም ሌሎችም ረድቶ አርዛ ነው ይባል ለአረብ ሀገር ማለት በአንድ ላይ ሆነው በጋራ ሁኔ የተዋጎት እና እስራኤል እቺ ትንሽ ሀገር የዛን ሰዓት እስራኤል 19 ዓመቷ ነበረ። እንግዲህ ከተቋቋመች ከ1948 ጀምሮ እስከ 67 ዓመተ ምህረት ድረስ የ19 ዓመት ነው የነበራት በነፃነት አከበረች ጀምሮ ማለት ነው። እና ብዙ ሀይልም እንደ አረብ ሀገሮች እንደ በተለይ እንደ ግብፅ ብዙ ሀይል አልነበራትም። ግን እስራኤል ያው በስልቷ ተጠቅማ ማለት ነው የአረቡን ሀገሮች ያጠቃችበት ይህ የስድስቱ ቀን ጦርነት እና ኢየሩሳሌምን ደግሞ አንድ ያደረግንበት ሁለቱ ከተሞች ተለያይተው የነበሩትን ምዕራብና ምዕራብ አንድ ያደረገችበት በስድስቱ ቀን ጦርነት ነው እላለሁ።
0: ጥሩ። እንዲያው ምክንያቶች ይጠቀሳሉ ወይ ለዚህ ለስድስት ቀኑ ጦርነት መነሻ የሆኑ በእስራኤልም በሌላው በኩል?
1: አዎ፣ ለዚህ ለጦርነቱ እስራኤል ያነሳሳት ምንድን ነው ብለን ስንጠይቅ በተለይ ብዙ ምክንያቶች አሉ። አንደኛው ምክንያት የሆነው የአረብ ሀገሮች በጠቅላላ በሙሉ እስራኤልን ከተቋቋመች ጀምሮ ከ1948 ዓመተ ምህረት ጀምሮ ለምን ከኛ መሀል ጽዮናዊን ሀገር ተቋቋመች ብለው በጣም አይወዱም ነበር እና እችን ሀገር እናጥፋት በአንድ ላይ ሆነን ከዚህ ከምድር ዓለም እናስወግዳት በማለት የአረብ ሀገሮች በጠቅላላ ስብሰባ አድርገው ማለት ነው በግብፅ እንዴት አድርገን እናጥቃተኝ እንዴት አድርገን እናሸንፍና አገሯንም እንከፋፈላለን እቃዋንም ንብረቷንም እንከፋፈላለን በማለት ትልቅ ስብሰባ በምስጢር አድርገው ይህን ነው የተወያዩበት። ግን አንድ ያልወሰኑት ነገር ጊዜ ነበር። የዛን ጊዜ ስብሰባ ሲያደርጉ ማለት ነው መቼና በስንት ቀንና በስንት ሰዓት እንደሚጀመር ጦርነቱን ያው አልተስማሙም ነበር ማለት ነው በስብሰባው መሀል። እና ይሄ ለእስራኤል ያው ሾልኮ ደረሳት በሚስጥር ማለት ነው ሚስጥሩ። ሌላው ደግሞ በግብፅ በኩል ስነት ደግሞ ያነሳሳት እስራኤልን ጦርነቱ እንድትከፍት ማለት ነው። በሲናይ በኩል ብዙ የሰላም አስከባሪዎች ነበሩ በዛውን ሰዓት በተለያየ ሀገር የመጡ በግብፅ በሲናይና በአዛ አካባቢ የነበሩትንን ግብፅ ውጡልኝ ከዚህ እኔ ጦርነት ልከፍት ነኝ ከእስራኤል ጋር ብላ የዓለም የጸጥታ አስከባሪዎችን ወታደሮች አስወጣቻቸው። ሌላው ደግሞ በግብጽ በሲናይ በረሃ ደግሞ ግብጾች ብዙ መሳሪያ ብዙ ታንኮችን ወደ እስራኤል ድንበር አስጠጋች። ያ ማለት ምንድን ነው? እኔ ትንሽ ቆይቼ አሁን በቃ ከፍቼ እስራኤልን ይዛለሁ በሚል ሁኔታ ማለት ነው። ሌላው ደግሞ በተለይ እስራኤልን ደግሞ ያስቆጣት ማለት ነው፣ አንዱ ደግሞ ቀይ ባህር ተነስቶ ወደ ኢላትና የሚመጣ መርከቦች አሉ። ከአሲያ ወደ ኢላት የሚመጡ መርከቦች አሉ። በእስራኤልን እንግዲህ እነዚህ ነዳጅ የሚይዙ ናቸው። ምግብ የሚይዙ እቃዎችን፣ የተለያዩ እቃዎችን፣ የተለያዩ ሸቀጣ ሸቀጦችን የሚይዝ መርከቦች የሚተላለፉበት ሚጸሬ ትራም የተባለ መተላለፊያ ቦታ አለ እና ያንን ለእስራኤል መርከቦች አናስተላልፍም፣ አንሰዳችሁም፣ እናንተ በዚህ ማለፍ አችሉ በማለት ያግዳሉ ግብጾች። አሁን በኢራን በኩል ያለው እንግዲህ የመርከብ መተላለፊያ እንደተዘጋው እንደዛ ማለት ነው። ለእስራኤል ያደረገችባት ግብጽ ማለት ነው። እና ይህንን የመተላለፊያ መርከቦች አይተላለፉም ማለት የእስራኤልን ጉሮሮ ዘጋች ማለት ነው። ጉሮሮ እንግዲህ መርከቦች ካልመጡ ምን ካላሉ መድኃኒት መግባት አይችልም፣ ሸቀጣ ሸቀጦች መግባት አይችሉም፣ ደለክም ነዳጅም እና የእስራኤልን ጉሮሮ አንቀን መዝጋት አለበት በማለት ይህንን አንደኛ ዘጉት። በሶሪያ በኩል ስንሄድ ደግሞ አንድ ችግር የነበረ ማለት ነው። ከኪነረት አካባቢ ያሉት ገበሬዎች አሉ፣ እርሻ የሚያርሱ እነሱንም እርሻቸው እንዳያርሱ ኪቡቲም እና ሞሻቪም እየተኮሱ አስቸገሯቸው ሶሪም። ሌላው ደግሞ ወደ ኪነረት የሚገቡ ገባር ወንዞች አሉ፣ ያርደን፣ ሄርሞክ፣ ሌሎችም እንዲሁ ያሉትን ገባር ወንዞች ወደ ኪነረት እንዳይገቡ ስበው ወደ እነሱ ኪነረትን ለማድረቅ ሞከሩ። ሌላው ደግሞ የእስራኤል ብሔራዊ ተሸካሚ የውሃ ተሸካሚ አለ፣ አሞቪል አረስ የምንለው ከኪነረት ወደ ኔጌቭ የሚያስተላልፍ ውሃ የሚያስተላልፍ አለ። እሱንም ደግሞ ለማድረቅና ለማድከም እስራኤል በደቡብ በኩል ውሃ እንዳይኖራት በማለት ይሄንም ሁላ ጥረት ሲያደርጉ ሶሪም፣ ይሄ አንዱ ለእስራኤልም ደግሞ እንዴት እንደዚህ ከሆነማ ውሃስ በምን እናገኛለን ከደረቀ መምጠጣለን በማለት ይህም አንዱ ነው። ሌላው ደግሞ በዮርዳኖስ በኩል ስነት ደግሞ ዮርዳኖስ ደግሞ ከኢራቲካ ሁነው ማለት ነው ወደ ሆቴሉ እንዳንጸልይ እንዳንገባ ከዚያው አካባቢ ሁነው የተለያዩ ከተሞችን ሰፈሮችን በኢየሩሳሌም እየተኮሱ በማስቸገራቸው በዛ የተነሳ ይህ ሁላ ምልክት ሁኖ ማለት ነው። እና በአንድ ላይ ሆነው ተስማምተው እስራኤልን ለመውጋት ተዘጋጅተው ሳለ ለዛ ነው እስራኤል አስቀድማ የደፈጣ ውጊያ አድርጋ ጦርነቱን ያጠቃች ማለት ነው።
0: በጣም ጥሩ። እንደው በወቅቱ ማነው ጠቅላይ ሚኒስትር የነበረ የመከላከያ ሚኒስትር ማነው የነበረ እንዲሁም ደግሞ የጦር ኃይሎች ጠቅላይ ኤታማዦር ሹም ማን ነበር በወቅቱ?
1: አዎ፣ በዛውን ሰዓት የእስራኤል ጠቅላይ ሚኒስትር የነበሩትኝ ሌቪ አሽኮል ይባላሉ። ሌቪ አሽኮል የእስራኤል ጠቅላይ ሚኒስትር ነው። እንደገና ደግሞ የመከላከያ ሚኒስትሩ ደግሞ ሞሼ ዳያን የሚባል ነው። ሌላው የእስራኤል ደግሞ ዋና የጦር አዛዡ ራማት ካሉ ኢታማጆር ሹም የምንለው በአማርኛ ይስሐቅ ራቢን ነው የነበሩ። በአጠቃላይ እነዚህ ሶስቱ መሪዎች ማለት ነው የስድስት ቀን ጦርነት በነበረበት ውጊያ በአስገራሚ ሁኔታ እስራኤል አስቀድማ ማለት ነው ገና በሰባት ሰዓት ተኩል ሰኔ አምስት ቀን ነው የጀመረው ጦርነቱ። የግብፅና የአረብ ሀገሮች ወታደሮች ምሳቸውን ቁርሳቸውን እየበሉ ጠዋት በቃ እስራኤልን ሂደን አሁን እንጨብጣታለን እንይዛታለን ወላሂ መኑኝ እያለ ነበረ የግብፅ ዋና መሪ ሲፈክር የነበረው። በሶስት ቀን በሁለት ቀን ውስጥ አመድ አድርገን ከዚህ ከዓለም ካርታ እናጠፋታለን ብሎ እየፈከረ ያለ እስራኤል አስቀድማ ሄዳ በሰኔ አምስት ቀን 1967 ዓ.ም በጠዋቱ በሰባት ሰዓት ጀምረው በሶስት ሰዓት ውስጥ የግብፅን የዮርዳኖስን የሶሪያና የኢራቅንም የጦር ጀቶች ማለት ነው አመድ በማድረግ ስራዋንን ከዚያ በኋላ በእግር ጦር የጀመሩት በታንክና በእግር ጦር የጀመሩት የመጀመሪያ የጦር አውሮፕላኖችን ካፈነዱ በኋላ ነው። ሌላው ደግሞ የመገናኛ ራዳር የምንለው ወይም ደግሞ ከአንዱ ወደ አንዱ ኬሸር ግንኙነት እንዳይኖር እሱንም ደግሞ በማፈንዳት ወታደሮችና ሀገርና ለሀገር ግንኙነት እንዳያደርጉ አድርጋለች በዛውን ሰዓት እስራኤል። ለዛ ነው በአስቸኳይ በስድስት ቀን ውስጥ ጦርነቱም እንዲከናወን ያደረጋት አንዱ ይህ በአየር ባደረገችው ጥቃትና ከነሱ በነሱ መሪዎችም እንዳይገናኙ በስልክ ማለት ነው ያንን ሁሉ አድርጋ እስራኤል በስድስት ቀን ውስጥ ከዚያ ሶስት ቀን ውስጥ የሲናይ በረሃን አዛን የሲናይ በረሃን የሲናይ ምንለው እሱ ሁሉ በቁጥጥር ውስጥ በማድረግ በበላይ በአየር በመምጣት በበታች በታንክና በግር ኃይል በሶስት ቀን ውስጥ ግብጽነን በቁጥጥር ስር አደረገች። የሲናይ በረሃ ማለት ነው አዛን ሁሉ። በዛም በኋላ ደግሞ ከዮርዳኖስ ደግሞ ማለት ነው በአራተኛው ቀን ጀምረው አራት ቀንና አምስተኛው ቀን ዮርዳኖስን ደግሞ ኢየሩሳሌምን ኢራቲካውንን ይሁዳ በሸምሮንን በጠቅላላ ሄብሮንን ሺኸምን እንለው እስከ ያርደን ድረስ እስከ ዮርዳኖስ ድረስ በሁለት ቀን ውስጥ ከዮርዳኖስ ደግሞ ጦርነቱን አሸነፍነ። ከበዛ ነው ስድስተኛው ቀን ደግሞ በአንድ ቀን ውስጥ ደግሞ ወደ ሶሪያ በመዝመት ራማታ ጎላንንና የሄርሞን ተራራን በቁጥጥር ስር በማድረግ እስራኤል የበላይነቷን ያገኘችበት በዚህ በስድስት ቀን ጦርነት ነው ላለው።
0: በጣም አመርቂ የሆነ ሁኔታ ነው በስድስት ቀን ውስጥና ለመገመትም ይከብዳል። ያው እንደምታውቀው ባለመም ይሄ ስድስቱ ቀን ጦርነት በጣም የሚታወቅ ነው የሚዘከርለት በጣም የሚታረክለት ነው። እንደው በዚህ ስድስት ቀን ውስጥ እስራኤል ምን ምን ጥቅሞችን አገኘች ወይም ደግሞ ግዛት ተስፋፍታለች ወይ ያገኛቻቸው ያስለቀቀቻቸው አካባቢዎች አሉ ወይ?
1: አው አንደኛ እስራኤል በዚህ አሁን እንዳልከው በስድስት ቀን ጦርነት በጣም አለምንን ማለት ነው ያስገረመ ማለት ነው። በአይሁዳውያን ዘንድ ደግሞ በተለያየ ዓለም ያሉት አይሁዳውያን ይህን ሲሰሙ የጦርነቱ እንዴ እስራኤል እች ትንሽ ሀገር በ20 አመት ሳይሆናት እንዴት እነዚህ ግዙፍ ሀገሮችን ዮርዳኖስን ግብጽን ሶሪያ እነዚህን ሀገሮች እንዴት በስድስት ቀን ውስጥ አጠቃች በማለት ትልቅ አድናቆትን ያገኘችበት ነው ይህ ጦርነት። ሌላው በዚህ ጦርነት ውስጥ እስራኤል የያዘቻቸው መሬቶች ማለት ነው ከግብጽ ለምሳሌ የሲናይን ክፍል ማለት ነው ትልቅ ነው እስራኤል ነገር የበለጠን ያህል መሬት ነው ያዘች ከግብጽ አዛንን እንደገና ደግሞ የሲናይን ሁሉ ነገር በቁጥጥሯ ስር ያደረገችበት። ሌላው ደግሞ ከዮርዳኖስ ደግሞ ይሁዳ በሸምሮንን በሰሜን በኩል ደግሞ እንዳልኩት ያው ራማታ ጎላን ስለያዘች የእስራኤል የመሬት ስፋቷ እጥፍ ሶስት ሆነ ጨመረ ማለት ነው የቆዳ ስፋቷ የመሬት ስፋቷ እና በዚህ ጦርነት እጥፍ ሶስት መሬት አግኝታ ማለት ነው ይህን ሁላ በቁጥጥሯ ስር አድርጋ ያው የበላይነት ትልቅ እንደ ከትንሽ ሀገር ከነበረችው ሀያል ሀገር ተብላ የዛን ጊዜ ነው ስሙ የወጣላት ለእስራኤል ማለት ነው። እና ይህ ጦርነት ትልቅ አድናቆት ያስገኘ ነው። ሌላው ደግሞ ቅድም ያልኩህ ወደ ግብጽ ከግብጽ እንትን ከሚስተር ኤትራን የተባለው የቀይ ባህር ማለት ነው ወደ ኢላት የሚመጣው መርከቦች የነበሩትን የተዘጋውን ሁላ እሱን ሁላ አስከፍታ ማለት ነው በመያዝ እስከ ሳውዲ አረቢያ ድረስ ያሉት አንዳንድ ደሴቶች አሉ ቅርብ ለሳውዲ አረቢያ እነሱንም ሁላ በቁጥጥር ስር አድርጋለች በዛውን ሰዓት የእስራኤል የባህር ኃይል ማለት ነው። እና አካባቢውን ተቆጣጥሮ የዓለም አረብ ሀገር ትልቅ ሽንፈትና ትልቅ ውርደት የደረሰበት በዚህ በስድስቱ ቀን ጦርነት ነው። ለዛ ነው የስድስት ቀን ጦርነት ብለው አይጠሩትም ሐናክሳ ብለው የሚጠሩት ማለት ነው። ለምንድን ነው በዛውን ሰዓት ብዙ ቦታዎች ደግሞ አረቦች ለቀው ማለት ነው ከእስራኤል ሀገር አካባቢ የነበሩት ለቀው ወደ ተለያዩ ወደ አረብ ሀገሮች የተባረሩበት በዚህ በስድስቱ ቀን ጦርነት ነው። በጦርነቱ ደግሞ መስዋዕት ከፍለው ማለት ነው አጥንታቸውን ከስክሰው ደማቸውን አፍሰው ሀገሪቱን ያስጠበቋት በጦርነቱ በስድስቱ ቀን ጦርነት ስንት ወታደር ሞተ ብለን ስንጠይቅ 759 ወታደሮች ናቸው ለእስራኤል የሞቱባት በዚህ ጦርነት ማለት ነው። ለአረብ ሀገሮች በጠቅላላ 22,000 ወታደሮች ነው የሞቱ ለአረብ ሀገሮች። ለግብጽ 15,000 ዮርዳኖስ 6,000 ለሶሪያ 1,000 በአጠቃላይ 22,000 የአረብ ሀገሮች የሞተውባታል ወታደሮች። እንደገና ደግሞ ወደ 6,500 የሚሆኑ የግብጽ ምርኮኛ ነበሩ በዛውን ሰዓት እጃቸውን አንስተው አንዋጋም ብለው እጅ የሰጡ ማለት ነው። 6,500 የሚሆኑ የምርኮኞችን ከግብጽ እስራኤል ማርካለች። በአጠቃላይ ይህ ጦርነት እንግዲህ በእስራኤል ስናየው ብዙ ወታደርም 759 ነው እንግዲህ የሞተባት ከሶስት ሀገር ጋር ተዋግታ ማለት ነው። እና ነፍሳቸውን ይማርላለሁ ለሞቱት ወታደሮችን ሀገር ለማስከበር ብለው
0: በጣም በጣም እንግዲህ እነሱ መረሳት የለባቸውም።
1: አዎ መረሳት የለባቸውም።
0: አዎ እንግዲህ ከዛም በኋላም ብዙዎች ተሰውተዋል ኢየሩሳሌም ለሀገሪቱ ፍቅር ሲሉ
1: እና ይሄ 759 ያልኩት በዛውም በስድስት ቀን ውስጥ የተሰው ናቸው ማለት ነው። ከዛም በኋላ ደግሞ ብዙ ይሞቷሉ። እንግዲህ ለነሱም ቢሆን ለሀገር ለማስከበር ብለው ነው እና ነፍሳቸውን።
0: ሌላው ለምንድነው በዚህ የኢየሩሳሌም ቀን ተብሎ ካፍኸት በኢያር በየአመቱ የሚከበርበት ለየት ያለ ምክንያት አለው ወይ?
1: አዎ እንግዲህ እንደምናውቀው ኢየሩሳሌም የተቀደሰች ሀገር ናተኝ። ለሶስቱ የሃይማኖት ለክርስቲያንም ሆነ ለአይሁዳውያን ለእስላሞችም ሆነ እና ልዩ ሀገር ናት። እንግዲህ ከተማ ናት ኢየሩሳሌም። በዘፈንም ይዘፈንላታል እንደምታውቀው። ስምሽ እንኳን ታውቆ እንደ ኢየሩሳሌም አይቆጨኝም ነበር መጥቼ

0: ነጥቀን በጦርነቱ አሸንፈን የወሰድንበት ቀን ካስኬት በኢያር። ለዛ ነው በዚህን ቀን ሽክሩር ኢየሩሳሌምን ያስለቀቅንበት ቀን ስለሆነ በዚህ ቀን የደስታ ቀን ነው። ይህ ቀን በአይሁዳውያን ዘንድ በእስራኤሎች ዘንድ ትልቅ ደስታ ያለበት ስለሆነ ሄደን የምንጸልይበትና የተመደስ የነበረ ቦታ ሄዶ ማየቱ ራሱ ይህ ትልቅ ነው በማለት ክነሴት ዘንድ በህግ ጸድቆ ማለት ነው የኢየሩሳሌም ቀን ተብሎ ኢየሩሳሌምን ያስለቀቅንበት በካፍኬት በኢያር ያው ይከበራል የኢየሩሳሌም ቀን ተብሎ እላለሁ።
1: በጣም ጥሩ። እንደው በዚህ ቀን በየጊዜው በኮቴል አማራቪ አካባቢ ኢራቲካ ውስጥ ባንዲራ ሰንደቅ ዓላማ የማውለብለብ ስነ ስርዓት አለና እንደው ምክንያት አለው ወይ ወይስ እንደው እዚህ ቀን ስለሚከበር ብቻ ነው?
0: ያው እንግዲህ ሚጻዳ ዲጋል የሚሉታለኝ በዛው ቀን ባንዲራ ያውለበለቡ በየውም በኢየሩሳሌም በተዋህደችበት ቀን ማለት ነው በካፍኬት በኢያር በኢየሩሳሌም በተለያዩ በሮች አሉ እንግዲህ የቀድሞ ከተማ የምንላቸው ማለት ነው ኢራቲካ የምንለው በተለያዩ በሮች እየገቡ ባንዲራ በማውለብለብ ትልቅ ሰልፍ እያደረጉ እየዘፈኑ ይህንን ቀን ይውላሉ። ለምንድን ነው ባንዲራ የሚያውለበልቡ ሲባል ባንዲራ ምንድን ነው? የአንድ ሀገር መጠሪያ ነው።
1: ምልክትም ነው።
0: ምልክት ነው። መጠሪያ ምልክት የሚያሳየ ነው። ይህ በእኛ ቁጥጥር ስር ነው፣ በእስራኤል ቁጥጥር ስር ነው ኢየሩሳሌም። ስለዚህ ባንዲራ ሀገር ነው፣ ምልክት ነው። ስለዚህ እኛ ምን እያውለበለብን ባንዲራውን እያውለበለብን በእኛ ቁጥጥር ስለሆነ በእኛ እጅ አድርገናለኝ እና ደስታችን የምንገልጽበት ቀን ነው እያሉ ያው ባንዲራውን ዞር የሚያውለበልቡት እንግዲህ የሚዘፍኑ እንደዛ የሚሉ በስነ ስርዓት ቀኑ የደስታ ቀን ስለሆነ የተዘፈነ ማለት ነው። ኢየሩሳሌም ብዙ ዘፈኖች ተዘፍኖላታል። ኢየሩሳሌም በአማርኛ ምትል በተለያየ ቋንቋ እና ኢየሩሳሌም ስል ዝሃብ ምደው በተለይ ያነ ያስጠራው ኢየሩሳሌምን በዛውን ሰዓት በወቅቱ የነበረ ዘፈን ይህ ዘፈን ነበር እና ትልቅ ቀን ስለሆነ ኢየሩሳሌምን የተዋሃደችበት ቀን ለዛ ነው ባንዲራውንም እያውለበለቡ በተለይ በአረቦች ባሉበት ሰፈሮች ማለት ነው እየገቡ ማለት ነው ለማሳየት ነው እነሱ እኛንን አናኑ ባላባየት እኛ በእኛ ቁጥጥር ስር ነው ይህ አቸንፈናል እያሉ እነሱንም ብዙን ጊዜ አረቦች ይህን ነገር ሲያዩም አይወዱም ከዛ አካባቢ ያሉት ማለት ነው። ግን የእኛን የምልክት የእስራኤል ምልክት ለማሳየት ነው እንግዲህ ባንዲራው ማለት ነው።
1: በጣም ጥሩ። ሌላው እንደው እንግዲህ ወደ ማጠቃለሉነን የኢየሩሳሌም ቀን ወይም የውህደቷ ቀን እንደው ከኢትዮጵያ ይሁዳን ጋር የተያያዘ ነገር አለው ወይ?
0: ያው እንግዲህ ኢትዮጵያን ብዙን ጊዜ ወደዚህ ሀገር ስንመጣ ማለት ነው እኔም በሱዳን የመጣሁኝ ስመጣ ብዙዎቻችን ስንመጣ የት ልትሄዱ ነው ሲባል ኢየሩሳሌም ልንሄድ እየተባለ ነበር እና እስራኤል ሀገር ተብሎ እንዲያው መንገድ የጀመረ የለም። ወደ ኢየሩሳሌም ልንሄድ መንገዳችሁ የት ነው? ወደ ኢየሩሳሌም። ሀሳባችንም ህልማችንም 2500 ዓመት ስናልመው የነበረ ወደ ኢየሩሳሌም ለመምጣት ነው። ኢየሩሳሌም እናስታውቀው እንግዲህ እናውቀው ቤተ መቅደሱ የነበረበት ያው የሃይማኖት ቦታም ስለሆነ አገሪቱ ይህ ቀን ማለት ነው በተለይ ለይሁደ ኢትዮጵያ የኢየሩሳሌም አንድ የሆነችበት ቀን እኛም መጠን እንጸልይ እኛንም ደግሞ ሀሳባችንም ህልማችንም ወደ ኢየሩሳሌም እንድንመጣ ያደረገን የሃይማኖት በተመለከተ ስለሆነ ሃይማኖታችን ጠብቀን 2500 ዓመት ጠብቀ ነው ዘመን የመጣ ስለሆነ ከኢየሩሳሌም ጋር ያለ የይሁደ ኢትዮጵያ በተለይ ትልቅ ትስስር ነው ያለው ፊት ጀምሮ ማለት ነው ከእነ ንጉሰ ሰለሞን ገና እነ ማልካት ሽባ እያሉ ጀምሮ ስለ ኢየሩሳሌም እንግዲህ ትልቅ ትስስር ያለን ሀገር ነው። በሃይማኖት በኩልም ቢሆን እንዲሁም ደግሞ በእነ ንጉሰ ሰለሞን በነበረበት ወቅትም ቢሆን በአመራሩም በእውቅናውም በችሎታውም ስናየው ከይሁደ ኢትዮጵያ ጋር ትልቅ ትስስር አለ። እንኳን አይሁዳውያን ይሁዲዎች ናቸውና የኢትዮጵያ ይሁዲ ያልሆኑት ማለት ነው ክርስቲያኖችም ቢሆን ስለ ኢየሩሳሌም ትልቅ አድናቆትና ለማየት ለመጠየቅ ጉብኝት ለማድረግ ትልቅ ጉጉት አላቸው እስራኤል ሀገር መጥተው ኢየሩሳሌም ለማየት ማለት ነው።
1: በጣም ጥሩ። በጣም ነው የምናመሰግን። እንግዲህ ለዚሁ ቀን በሰላም አደረሰን እንላለን።
0: አሜን። እሺ፣ አንድ ደግሞ ተጨማሪ ለመግለጽ እንፈልገው ማለት ነው በይሁደ ኢትዮጵያ አንዱ ትልቁ እንግዲህ ወደ ኢየሩሳሌም እንዳልኩት ቅድም ለሀሳባችንም ህልማችንም በመንገድ ያው ሳይደርሱ የቀሩ ብዙ ዘመዶቻችን አሉ። በሱዳን ሀገር ጎንደርም ሆነ በአዲስ አበባም ሆነ በተለይ በሱዳን መንገድ ወደ 4000 የሚሆኑ ይሁደ ኢትዮጵያ በመንገድ ላይ በተለያዩ ምክንያት በራብ፣ በችግር፣ በውሃ ጥማት፣ በበሽታ ለሞቱት ማለት ነው። መታሰቢያቸው መቼ ነው የሆነው? በዮም ኢየሩሳሌም፣ ኢየሩሳሌም በተዋሃደችበት ቀን። በዛን ቀን ደግሞ የእነሱ ደግሞ የሙታን መታሰቢያ ደግሞ በኢየሩሳሌም በሐር ሄርሰል ይከበራል። በማም

0: እስራኤል ፕሬዝዳንት፣ ጠቅላይ ሚኒስትሮች፣ ሌሎችም የካቢኔትና የሪታም ሆነ የተለያዩ መስሪያ ቤት ሰራተኞች ሁሉ በዚህ ቀን ተገናኝተው በሃር ሄርጸል ትልቁ ተራራ ላይ ማለት ነው ሐውልት ተሰርቶላቸው ለሞቱት ኢየሩሳሌም ለመምጣት ብለው ያልደረሱተኝ ወገኖቻችን የእነሱ መታሰቢያም የሆነው ያው በዚህ በኢየሩሳሌም ቀን ነው። ኢየሩሳሌም በተሃደችበት ቀን ለምን ነው ብሎ ዛሬ አንድ ጠዋት የጠየቀ ሰው ነበር። ለምንድን ነው እናንተ በኢየሩሳሌም ትሄዱ ምናምን ብሎ፣ እኛ በመንገድ ላይ ስንመጣ ኢየሩሳሌም ብለን የመጣን፣ ስለዚህ ኢየሩሳሌም ስላልደረሱ በዋናው እስራኤል ሀገር ኢየሩሳሌም በተዋሃደችበት ቀን አንድ በሆነችበት ቀን በሱ የእነሱንም ደግሞ የሙታን መታሰቢያ እናከብርላቸዋለን እንዳንረሳቸው መርሳት የለበትም ብዬ አስረዳሁት እላለሁ። በጣም ተገረመ እና እኛም ደግሞ መርሳት የለበትም የሞቱትን ዘመዶቻችን ያልደረሱትንም ነፍሳቸውን ይማር። በዚሁ አጋጣሚ ለሞቱት ቤተሰቦች እኛ ከዚህ ደርሰን ሀገሯን ፍሬዋንም ማሯንም ሁሉንም እንበላለን። እነሱ ግን አልደረሱም እና ነፍሳቸውን ይማር ነው ምለው፣
1: ነፍሳቸውን ይማር እንላለን። እኛም በጣም ነው የምናመሰግን መምህር ኤርተካ።
0: እኔም አመሰግናለሁ እንተግናለሁ እኔም ይህን እድል ሰጥተህ እንድናገር ስለፈቀድክልኝ ማለት ነው።
1: እኛም እናመሰግናለን። ዘወትር ነው እውቀትህን ልምድህን የምታካፍለን እና በሁሉም ጉዳይ በጣም ነው የምናመሰግን። ሰላም ጊዜ።
0: እሺ መልካም ጠይታ ተዳ
1: ቻው
0: አመሰግናቸው።

ኢየሩሳሌም ቢነገርልሽ አይሰለች ድምቀትሽ ልዩ ነው ካለም አምላክ ጥበቡን ላንቺ አፍስሷል ከቶም አልሳሳም የመወደድሽ ምስጢሩ ካልማዝ እንቁ በላይ ነው ፈጣሪ ፍቅሩንና ቃሉን የሰጠበት ካለም በተለየ ያደለው ኢየሩሳሌም በተገጠገጡ ተራሮች የታቀፍሽ በረከት ነሽ ዓለም ጌት ፍጹም ቅድስና የተሰጠሽ ዘላለሙን ማይለወጥ ዙሪያ ገባሽ ድንቅ የሆነ ስራሽ ዓለምን ያስደመመ ነው ፈጣሪ ፍቅሩንና ቃሉን የሰጠበት በተለየ ያደለው ጽዮን ሆይ ልዩ ነሽ አንቺ እናት ዓለም አምላክ በቃሉ ያነጸሽ ልክ እንደ አበባ ያፈካ ጽው ድንቅ ያደረገሽ ሁሉም ጽዮን ይያለ ስምሽን ባፉ ይጠራል ተነግሯል ቅምዝናሽ ዝንታ ለሚተነተናል የፈጣሪ ቃል አድሯል ባንቺ ትከበር ያለሽ በኦሪትሽ ከቶ አይጥልሽም ጽዮን በበረከቱ ታብብ ያለሽ ለዚያም ነው ዛሬ ከቤትሽ ራቁ ከምድርሽ የተሰደዱ ሁሉ ከሄዱበት ጥጋ ጥግ እየተሰባሰቡ ያሉት በቃሉ ኑሮ በጽዮን በቅድስቲቷ ኢየሩሳሌም ያሉ አምናለሁ ባንቺ ኢየሩሳሌም የብዙሃን ጥላ ከለላ ሆነሽ ዘላለም ታሪክሽ ጥፍ ድርቡን ይገናል ዳግም ባለም ውበትሽ ከምንጩ አይከስምም እናት ዓለም አሁን ተስፋ ለኛ ቀን አይቀርም እጹብ ድንቅ የመሆኛሽ አንቺ ብቻ ትመረጫለሽ ካለም ሁሉ ተለይተሽ የይሁዳውያን ብቻ ሳይሆን የአምላክን መዲና ሆነሽ ኢየሩሳሌም ኢየሩሳሌም ልዩ ነሽ አንቺ ባለም ኢየሩሳሌም

ራቹ አድማጮቻችን ዛሬ ጧት ያቀረብነው ፕሮግራም ይሄን ይመስላል። ቀን 1 ሰዓት እንዲሁም ምሽት 7 ሰዓት ላይ በቀጥታ ፕሮግራማችን እንገናኛለን። አድማጮቻችን መልካም የሰንበት ቀን መልካም ለተቀዳሚ እንዲሆን እንመኛለን። ዛሬው የጧቱ ፕሮግራማችን ስለተጠናቀቀ መልካም ቀን መልካም ለተሰንበት

0: ክብራትና ክብራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረ።
2: ሰላም ሰላም የተከበራችሁ አድማጮቻችን እንደምን ቆይታችኋል? መልካም ለተሰንበት ይሁንላችሁ። ሸባት ሻሎም ይልን የቀኑ ስርጭታችን ዘንቀርበናል። ከዛ በፊት ግን ዛሬ ለቱ እንደብራን ዘመን አቆጣጥር የዮም ሸባት ካፍቴት በያር ታፍሽን ፔፋቭ እንደ አውሮፓ ዘመን አቆጣጥር ሜይ 16 2026 እንደ ኢትዮጵያ ዘመን አቆጣጥር ግን 8 2018 ነው። የቴክኒክ ባለሙያችን አላን አይ ዶንት ኖ ቪስቴዶ ተረኛቸው ባይነን ተሰለመዶ ስርጭታችን እስከ ቀኑ 2 ሰዓት ድረስ ይቀጥላል። በዚህ ስርጭታችን ውስጥ ዜና ወቅቱን የተመለከተ የዜና ትንታኔና ሳምንታዊ ፕሮግራም እንዲሁም የስልክ ውይይት ይኖረናል። እስከ ስርጭታችን ፍጻሜ ድረስ ቆይታችሁ ከእኛ ጋር ይሁን እያልን አሁን ወደ ዜና ወስዳችኋለሁ። በቅድሚያም አርዕስተ ዜና፣ ምንም እንኳ ከሊባኖስ ጋር የተኩስ አቁም ስምምነት ቢደረግም መከላከያ ሰራዊታችን በደቡብ ሱዳንስ የሚወስደውን ጥቃት እንደቀጠለ ነው። የቀድሞ የጋሊል አካባቢ ከንቲባ የነበሩት አሁን የሀገራችን የሰሜኑ ክፍል በአደገኛ ደረጃ ላይ ይገኛል አሉ። ሐማስ መሳሪያ እንዲፈታ ጥረት እየተደረገ ነው ሲባል ከፍተኛ ባለስልጣኑ መገደሉ ታወቀ። የአሜሪካ የውጭ ጉዳይ ሚኒስትር በእስራኤልና በሊባኖስ መካከል የተኩስ አቁም ስምምነቱ በአንድ ወር ተኩል ተራዝሟል ሲል አስታወቀ። የሚሉት የቀን ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። ምንም እንኳ ከሊባኖስ ጋር የተኩስ አቁም ስምምነት ቢኖርም መከላከያ ሰራዊታችን በደቡብ ሊባኖስ የሚያደርገውን ጦርነት ቀጥሏል። መከላከያ በደቡብ ሊባኖስ ሂዝቡላ የሚገለገልባቸውን የተለያዩ ቦታዎች መሰረተ ልማቶችን መደብደቡን ቀጥሏል። ቀደም ብሎም መከላከያ በእነኚህ አካባቢዎች በተለይ በዘጠኝ መንደሮች ለቀው እንዲወጡ ጥሪ አቅርቧል። የአካባቢው ማህበረሰብም ጥሪውን ተቀብሎ በመውጣት ላይ ይገኛል። ምንም እንኳ የተኩስ አቁም ስምምነቱ ቢኖርም መከላከያ ጥቃት ሲደርስበት መከላከልና ማስወገድ እንደቀጠለ ነው ሲል መከላከያ ቃል አቀባይ አስታውቋል። የቀድሞው የጋሊል አካባቢ ከንቲባ የነበሩትኝ ጊዮራ ዛልት እንዳሉት አሁን ያለንበት ወቅት እጅግ በጣም አደገኛ ላይ ወቅት ነን ያለነው ሲል ተናገሩ። ጊዮራ ዛልት እንደተናገሩትም ከረሸት ቤት ጋር በነበራቸው ቆይታ እንዳስታወቁት በሰሜኑ የሀገራችን ኗሪዎች ህይወታቸው አደጋ ላይ ነው ያሉት ሲሉ መናገራቸው ተደምጧል። ምንም እንኳ ሂዝቡላ ወደ መከላከያ ሰራዊት አነጣጥሮ ቢተኩስም ግን ወደ ሰላማዊ ዜጎችም ሊገድል እንደሚችል የቅርብ ቀን ትዝታችን ነው፣ ይህንም ሲያደርገው ቆይቷል ሲሉ ተናግረዋል። አሁን በተለያዩ የሰሜኑ የሀገራችን ክፍል ጉብኝት አድርጌ መጣሁ። በጣም ያማል፣ ያሳዝናል። ማንም በዚህ አካባቢ የሚጎበኝ ሰው የለም። በሌሎች ሰዓታቶች እኮ በዚህ ወቅት በአካባቢው ጠጠር ብትጥልም አታገኝም ነበር። ብዛት ያላቸው ጎብኚዎች የሰሜኑ የሀገራችን ክፍል ያጨናንቁት ነበር። ዛሬ ግን እንኳንስ ጎብኚዎች ሊኖሩ የአካባቢ ነዋሪዎችም አካባቢያቸውን ለቀው በሀገራቸው ስደተኛ ሆነዋል ሲሉ በሚያሳዝን ሁኔታ አካባቢውን አይቼ ተመለክ ሲሉ ከረሸት ቤት ጋር በነበራቸው ቆይታ አስታውቀዋል። ሐማስ መሳሪያ እንዲፈታ ጥረት እየተደረገ ነው ተባለ። እስራኤልና ሐማስ የተኩስ አቁም ስምምነት ካደረጉ ወዲህ በተለይ ወደ ሁለተኛው ዙር የተኩስ አቁም ስምምነት ስንገባ ሐማስ ሙሉ በሙሉ መሳሪያውን እንዲፈታ የደረስንበት የውል ስምምነት ነበር። ነገር ግን እስካሁን ድረስ ሐማስ በስምምነቱን በመጣስ መሳሪያ አልፈታም፣ አሻፈረኝ እንዳለ ቀርቷል። በድርድሩ ቅርበት ያላቸው ግብጻውያን እንዳሉትም የተደረሰበት የተኩስ አቁም ስምምነት እንዳይጣስ ሐማስ መሳሪያውን እንዲፈታ በተለይም ሰሞኑን ከፍተኛ ጫና በሐማስ ላይ በመፍጠር ላይ እንገኛለን ሲሉ ተናግረዋል። ይህም በሊባኖስ እየታተመ በሚወጣው አልአኺባር በተሰኘ ጋዜጣ ላይ በሰጡት ቃለ ምልልስ ለማወቅ ችለናል። ሐማስ የፍልስጤም ሀገር እስካልተቋቋመች ድረስ መሳሪያ እንደማይፈታ ደጋግሞ ማስታወቁን ገልጸዋል። ግብጻውያኖችም የሐማስን አቋም በመደገፍ የሐማስ መሳሪያውን የመፈታት ሁኔታ ወደ መጨረሻው አካባቢ እንዲተላለፍና እንዲዘገይ ቢደረግ ቆንጆ ነው ሲል ሐሳቡን ይደግፋል። ሌሎች የአረብ ሀገራት ደግሞ እንዳሉትም የእስራኤል መከላከያ ሰራዊት ሙሉ በሙሉ አዛን ለቆ እስካልወጣ ድረስ አዛን መልሶ ለመገንባት የማይሆን ነገር ነው ሲሉ አቋማቸውን ገልጸዋል። የአሜሪካ የውጭ ጉዳይ ሚኒስትር በእስራኤልና በሊባኖስ መካከል የተኩስ አቁም ስምምነቱ በአንድ ወር ተኩል ተራዝሟል ሲል አስታወቀ። ምንም እንኳን በሊባኖስና በእስራኤል መካከል ያለው የተኩስ አቁም ስምምነት ከጊዜ ወደ ጊዜ እየተሻሻለና እየተጨመረ ቢመጣም በአሁንም በላልተወሰነ ጊዜ ያክል ለአንድ ወር ተኩል ጊዜው ቢጨመር እንዲጨመር በሁለቱ ሀገራት ሰላም ለመፍጠር ለሚደረገው ሙከራና ጥረት ትልቅ አስተዋጽኦ ሊኖረው ይችላል ሲል የአሜሪካ ውጭ ጉዳይ ሚኒስትር በሰጠው ጋዜጣዊ መግለጫ አስታውቋል። ሂዝቡላ ግን ይህን የተኩስ አቁም ስምምነት አልቀበልም በማለት በደቡብ ሊባኖስ በሚገኙ ሰራዊቶቻችን ላይ የተለያዩ ጥቃቶችን በመሰንዘር ለመግደል ሙከራ እያደረገ ይገኛል። በዚህ እንዳለ የሰሜኑ ሀገራችን ክፍል ነዋሪዎችም እኛ ምንም እንኳን የተኩስ አቁም ስምምነት አለ ይባልም በእኛ ግን ስካውን ደስ ያለነው ጦርነት ላይ ነው ያለነው በማለት ያላቸውን ስጋት ደጋግመው በመግለጽ ላይ ይገኛሉ። በአረብ እስራኤላውያን መካከል ያለው ግድያ እንደቀጠለ ነው። በተለይ በሀገራችን በሰሜኑ ምስራቅ ኢየሩሳሌም የምትገኝ በየበለች አንዲት ሹአፋት በተሰኘች መንደር የግድያ ጥርጣሬ እንዳለ ፖሊስ አስታውቋል። ሹአፋት በተሰኘው የአረብ እስራኤላውያን በሚኖርበት መንደር የ30 ዓመት ግለሰብ በተተኮሰ ጥይት በጽኑ ቆስሎ በቦታው የመጀመሪያ እርዳታ ሰጪ መገን ዳዊት አዶም የመጀመሪያ እርዳታ ከተቀበለ በኋላ ወደ ሆስፒታል በሚወስድበት ሰዓት መንገድ ላይ ያለ ህይወቱ ማለፉ ታውቋል። ፖሊስ እንዳለውም የግለሰቡን አሟሟት እየመረመረ እንደሚገኝ አስታውቋል። የአውሮፓ የሙዚቃ ውድድር ዛሬ ምሽት 10 ሰዓት ላይ ፍጻሜ ውድድር ይጀምራል። ኤሮቪዥን ወይም የአውሮፓ የሙዚቃ ውድድር በአውስትራሊያ ዛሬ ምሽት የፍጻሜ ውድድር 10 ሰዓት ላይ ይጀምራል። እስራኤልም የራሷን ተወዳዳሪ በልካለች። ባለፈው ሳምንት መጨረሻም ለፍጻሜ ውድድር ማለፉን ማስታወቃችን ይታወቃል። ዛሬ ምሽት 10 ሰዓት ላይ የሚጀመረው ይህ የአውሮፓ የሙዚቃ ውድድር በቪና አውስትራሊያ ውስጥ ይካሄዳል። ውድድሩም በዚህ በሚካሄድበት ቦታ የእስራኤል የሙዚቃ ቡድን በሶስተኛ ደረጃ ተመድቦ የራሱን ሙዚቃ ወይም ስራውን ይዞ ይቀርባል። መልካም እድል እንመኛለን ለኤሌክትሮኒካችን። ፕሬዚዳንት ትራምፕ የሽብርተኛ ዶቪስ ዳይሽ መሪ የሆኑትን መገደሉን አስታወቁም። ዳይሽ ሽብርተኛ ቡድን መሪ አቡ ቢላል አልሚኑክ የተሰኘ የአሜሪካ ወታደሮችና የናይጄሪያ ወታደሮች ባንድ ላይ በመተባበር ሲያሳድዱትና ሲከታተሉት ከቆዩ በኋላ መግደላቸውን አስታውቋል። ፕሬዚዳንቱ ጨምረው ሲናገሩም ይህ ሽብርተኛ ዓለም አቀፍ ቀንደኛ ቁጥር አንድ የሽብር ስራዎችን በየሀገራት ሲያቋቁምና ሲያስፋፋ የነበረ መሪ ነው ብለውታል። ምንም እንኳ አሜሪካ ይህን ግለሰብ ለማግኘት ብዙ ጊዜ ቢወስድባትም ግለሰቡ ግን አፍሪካ ውስጥ ገብቶ ተደብቆ ነበር። ነገር ግን አንድ ያልገባው ነገር የትም ቢገባም የአሜሪካ ኃይሎች እንደማይተውትና ዝም እንደማይሉት እንደሚከታተሉ ታያውቅም ነበር ብለዋል። እንደተከታተልነውም አስወግደነዋል ሲሉ ፕሬዚዳንት በረሸት ወይም ገጻቸው ጽፈዋል። ለናይጄሪያ መንግስትም ለነበራቸው ትብብር ምስጋናቸውን ቸረዋል። በመጨረሻም የአየር ጸባይ ሁኔታ የሙቀቱ መጠን ትንሽ ይቀንሳል። በተለይ በሀገራችን በሰሜኑ ክፍልም በአንዳንድ ቦታዎች ቀላል ዝናብ ሊጥል ይችላል ይላሉ የዘርፉ ተመራማሪዎች። በዛሬው ዕለት የሙቀቱ መጠን በዲግሪ ሴንቲግሬድ ኢየሩሳሌምና አካባቢዋ 21 ዲግሪ ሴንቲግሬድ፣ ተላብና አካባቢዋ 23፣ ሃይፋና አካባቢዋ 22፣ ብርሸባና አካባቢዋ 26፣ ኢላት እስከ ኩለቀን ድረስ 32 ዲግሪ ሴንቲግሬድ ይሆናል ይላሉ የዘርፉ ተመራማሪዎች። ክብራትና ክብራን አድማጮቻችን የጠዋቱ ዜና የስካሁኑ ነበር።

የተከበራችሁ አድማጮቻችን በድጋሚ መልካም ለተሰንበት ይሁንላችሁ ያልን አሁን ዘገይት ወደረሰን ዜና አለ። መከላከያ ሰራዊታችን ከደህንነት ክፍሉ ጋር በመተባበር ሲፈልግ የነበረውን በአዛ ሲፈልግ የነበረውን ቀንደኛ ሽብርተኛ አዝአዳን ሀዳድ የተሰኘውን በተለይ ጥቅምት 7 ሐማስ በደቡብ ያገራችን ክፍል ከደረሰብን ክስተት ወዲህ በከፍተኛ ደረጃ ሲፈልግ የነበረና ይህን ቀን ጥቅምት 7ን ከነ ያኺሰን ዋር ጋር በመሆን ያቀናጀን ያቀነባበረ ቀንደኛ ጥላት ነበር። ከተከታተለ ቆይቶ ዛሬ ግን ተርሶበት እንዳስወገደው ተገልጿል። ይሄም በተለይ በሆኑ ሰዓት በሐማስ ውስጥ ቁጥር 1 የተባለ የሚጠራውና በሐማስን በመምራት ላይ የሚገኝ ሽብርተኛ ነበር። በዚህም በተለይ ሪማል በተሰኘ ሽኹና ወይም ሰፈር አካባቢ በተደረሰ መረጃ መሰረት በነበረበት ቤት ውስጥ ከነግብረ አባሮቹ ተጠቅቷል። ሐማስም ይሄን ግለሰብ መገደሉንም አምኗል ተቀብሏል። በመከላከያም እንዲሁም ጠቅላይ ሚኒስትር ቢናሚን ናታንያሁም ይህ ግለሰብ ሽብርተኞችን እየመለመለ ወደ ሀገረ እስራኤል እየላከ ወደ ሀገራችን ከፍተኛ የሽብር እንቅስቃሴ ሲያደርግ ሲያሰራ የነበር ግለሰብ እንደሆን በመጥቀስ በተለይ ደግሞ ከተጠለፉት በጥቅም 7 ተጠልፈው የሄዱት ወገኖቻችን እነሱንም በማሰር በመያዝ በማሰቃየት ከፍተኛ ስቃይና እንግልት ሲሰራ ሲያደርግ የነበር እንደሆን ገልጿል። ይህም በተለይ መከላከያና ሸባክ ወይም የደህንነት ክፍሉ ባንድ ላይ በመሆን ይህን ቀንደኛ እንደገደለው በተሰማበት ሰዓት መቼም ቢሆን እስራኤል በምንም ተአምር ጣላቶቿን ከየትም ቢገቡ ከየትም ቢሄዱ እየተከታተለች ማጥቃቷን መግደሏን ትቀጥላለች ሲሉ ተደግሟል። ማከታተል በአሜሪካ እና በኢራን በኩል ያለው የሰላም ድርድርም መፍትሄ ያጣ መስሎ የሚታይበት ደረጃ ላይ ደርሷል። ፕሬዚዳንት ዶናልድ ትራምፕ በዚህ ዙሪያም ምናልባት ተጨማሪ ጊዜ ሰጥ ይሆን አይሰጥም የሚለውን በከፍተኛ ደረጃ መነጋገር አይሩን። እንግዲህ በምሽቱ ስርጭታችን በተለይ ከመከላከያ በወታደራዊ ዘርፍ ቃላቀባያችን ሆነው ከጋዜጠኛ ጥላሁን መልኬ ጋር ሰፋ ያለ ቆይታ እናደርጋለን። ክብራትና ክብራን አድማጮቻችን ስርጭታችን ይቀጥላል።

ጤና ይስጥልን ክብራትና ክብራን ያምደ መዝናኛ ፕሮግራም ተከታታዮቻችን እንደምን ሰነበታችሁ? እነሆ ሳምንታዊ የመዝናኛ ፕሮግራማችን ይዘን ቀርበናል። ዛሬም እንደተለመደው እናንተን ያዝናኑ ያስተምራሉ ብለን ያዘጋጀናቸውን የተለያዩ ጥንቅሮች ከሙዚቃ ጋር በማዋዛት ወደ እናንተ እናደርሳለንና እስከ ፕሮግራማችን መጨረሻ ድረስ ቆይታችሁ አብሮን እንዲሆን እንጋብዛለን። ደስተኛ ሁኑ። ሁለት ነገሮችን በፍጥነት አስወግዱ። አለበለዚያ ህይወታችሁን እያያችሁት ችግር ውስጥ ተከቱታላችሁ። ቀስ በቀስ ሰላማችሁን ታጣላችሁ። እያደረ ሐሳባችሁ ይቀወሳል። መረጋጋት ይሳናችኋል። ስክነት ታጣላችሁ። ወነኛ ህይወት አቅጣጫ ይጠፋባችኋል። እነዚህ ሁለት ነገሮች ምንድናቸው ካላችሁ፣ አንደኛ የመጥፎ ወደፊት ፍራቻ፣ ሁለተኛ ያለፈው ጊዜ መጥፎ ትውስታ ነው። ዛሬ ላይ ቆማችሁ የምታውቁት ሁለት ነገር ነው። ትላንት ያለፋችሁበትንና ዛሬ ያላችሁበትን ሁኔታ። ነገር ግን የወደፊቱን በፍጹም ልታውቁት አትችሉም። ወደፊት የሚያስፈራችሁ ከሆነ እየፈራችሁ ያላችሁ ተጨባጭ ነገር ሳይሆን ሐሳባችሁ የፈጠረባችሁን መጥፎ ነገር ነው። የምትጨነቁት የእውነት በሕይወታችሁ በተከሰተ ጉዳይ ላይ ሳይሆን ገና ለገና ሊከሰት ይችላል ብላችሁ በምታስቡት ስጋት ላይ ነው። አንድ ሰው ስለሚያውቀው ነገር ብቻ በጥልቀት የማሰብ ክህሎት ሲኖረው ከራሱ በላይ አካባቢውን የመግዛት አቅሙ ይኖረዋል። ስለወደፊታችሁ ብዙ ትጨነቃላችሁ። ነጋችሁ ያስፈራችኋል። በትናንትናችሁ ትበሳጫላችሁ። ያለፈው ጊዜ ትውስታችሁ መረጋጋት ነስቷችኋል። በእነዚህ መካከል ምን አገኛችሁ? ምንስ አተረፋችሁ? ይላል ጽሑፉ። አዎ፣ የማትችሉትን አትታገሉ። የመቀየር ሥልጣኑ የሌላችሁ ነገር ለመቀየር አትድከሙ። ደስተኛ መሆን እየፈለጋችሁ በየቀኑ የደስታችሁን ጠላቶች አታሳድዱ። የተረጋጋ ሰላማዊ ሕይወት መኖር እየፈለጋችሁ ሰላም የሚነሳችሁ መረጋጋትን የሚቀማችሁ ተግባራት ፈጽሙ። ሁሉም ሰው የሚኖረው ሐሳቡን ነው። ሁሉም ሰው የሚገዛው በሐሳቡና በፍላጎቱ ነው። ሐሳባችሁ በፍርሃት የተከበበ፣ ስጋት ያለበት፣ ጭንቀት የተጫነው፣ መረጋጋት የራቀው፣ አዎንታዊነት የጎደለው፣ ተነሳሽነት የሌለው ከሆነ እንዴትም ደስተኛና ሰላማዊ ሕይወት ልትኖሩ አትችሉም። የወደፊታችሁን ሥልጣን በእጃችሁ ነው። ዛሬያችሁን የማስተካከል አቅሙም ብርታቱም አላችሁ። ደስተኛ ሁኑ። የራሳችሁን የግል ዓለም ፍጠሩ። በማንም ሕይወት ውስጥ ጣልቃ አትግቡ። ትናንትናችሁን ለማስተካከል አትሞክሩ። ወደፊቱ ሐሳብ ማዕበልም አትዋጡ። ልኩን ያወቀ ሰው ደስታው በእጁ ነው። አቅሙን የተረዳ ሰው የሰላሙ ጌታ ነው። ማዕበል ቢመጣ አያናውጠውም። አውሎ ነፋስ ቢነሳ አያፈናቅለውም። ከምንም ከማንም በላይ የጸና እምነትን በራሱና በፈጣሪው ላይ ገንብቷልና። አዎ ጀግናዬ፣ የሚበጅህን ብቻ እየመረጥክ ካላደረግ፣ በሚጠቅምህ አቅጣጫ ብቻ የማትንቀሳቀስ ከሆነ ብዙ የሚጎዳህና የሚያሰናክሉ ሁነቶች በዙሪያህ አሉ። ብዙ ምርጫ እያለህ ፍርሃትን ብቻ ትምረጥ። ብዙ ምርጫ እያለህ በቁጭትና ጸጸት መንገድ አትመላለስ። ዓለም የሰጠችህን ሁሉ አትቀበል። ሰው ባዘጋጀልህ መንገድ ብቻ አትጓዝ። ቀብረር በል። ደረጃህን ጨምር። እርከንክን አሳድገው። ትንሽም ቢሆን ራስህን ቆልል፣ ከፍ አድርገው። ለዓመታት ለሰው ደስታ ለፍተህ ከሆነ አሁን ትኩረትክን ወደ ራስህ ደስታ አዙረው። ለረዥም ጊዜ በማታውቀው የሐሳብ ውቅያኖስ ውስጥ እየዋኘህ ከነበረ አሁን ራስህን ከዛ ውስጥ አውጣ። ወርቁ በእጅህ እያለ መዳቡን ፍለጋ ራስህን አታስጨንቅ። መሪ ሆነህ ለመመራት አትዘጋጅ። ደፋር ደፋር የሆነው የሚገጥመውን ሁሉ ስለሚያውቅ አይደለም፣ ይልቁንም የሚገጥመውን ሁሉ ለመቀበል ዝግጁ ስለሆነ እንጂ። ፍርሃትህን በፍርሃት አስታግስ። ደስታህን ከትላንትም ከነገም ነጥለው። የምትፈልገውን ዓለምም ለራስህ ፍጠር። ደስታን በራስህ እጅ አዘጋጀው። ደስተኛ ሁን። ደስታን መፍጠር የምትችለው ለራስህ ራስህ ብቻ ነህ። ምንጭ ምርጥ ጽሑፎች። ዓለም ግራጋቢ ለነፍሱ ሳይተጋ በሥጋም ሳይደላው ስንቱን ሞት በአቋራጭ እንደ ከፋው ጠራው። ዓለም ግራጋቢ የግፍ ድግስ ደጋሽ ስንቱን ምስኪን ድሃ አስከፍተሽ ሸኘሽ። ነፍሱን አላዳነ ወይ ሥጋው አልሳቀ ሞት አጣድፎ ጠራው እንደ ተሳቀቀ። ከምድር ከሰማዩ አንዱንም ሳያተርፍ እንዴት ሕይወት ከንቱ በቁዘማ ትለፍ። አንተ ዘመን ክፉ፣ አንተ ዘመን ጨካኝ ለሥጋም ለነፍስም በሚዛን አትዳኝ።
ገጣሚ ስንታየው ሀብታሙ። ከመውደድህ በላይ ጥልቅ ነው ስሜቴ ሞገስ ያላበሰኝ ስብእና ሆበቴ ቁንጅናዬ አንተ የህይወት ሙላቴ ምን ቃል በደረድር አንተን ማወደሻ እፍኛይ ሞላ የቃላቱ ድርሻ አይቻለውም ከቶ ውለታህን መካሻ ጥበብ ነህ ተፈቃሪ ሲቀምሱ ፍቅርን ቸሪ ሲኖሩህ ብርሃንን አብሳሪ ፍሳህ ነህ ተስፈኛ እምቡጥ እሸት የምታፋፋ መኖርህ ነው ምኞቴ የምሻህ ድሎቴ ቁልምጫህ ናፍቆቴ የምወድህ ቅብጠቴ በማዓዛህ ያወድከኝ ፍቅርን ያበሰርከኝ ሳልኳል ለተዋብኩበት መድመቂያ ለሆነኝ መመኪያ ሆኖኝ ደርሶ ላጀገነኝ ለልብህ ማረፊያ ለንግስናህ ዙፋን ነጋሪት ጎስመህ ተቀበለው ልቤን ገጣሚ ሰላም መብራቱ።

አድማጮቻችን ከዜማው ተመልሰናል። ፕሮግራማችን ይቀጥላል። አሁንም ቆይታችሁ አብሮን ይሁን። ግዴለም አመስግኑ። ችግር ውስጥ ናችሁን በል ከነ ችግራችሁ አመስግኑ። ፈተና ገጥማችኋል ከነ ፈተናችሁ አመስግኑ። ድካማችሁ ፍሬ አላፈራም። ሐሳባችሁ አልሞላም። እቅዳችሁ አልተሳካም። ስራችሁ አልሰመረም። ውጥናችሁ ከዳር አልደረሰም። ባልጠበቃችሁት መንገድ ተገፍታችኋል። ብቸኝነትና ጭንቀት ፋታ ነስቷችኋል። ምንም ውስጥኑ ግዴለም አመስግኑ ይላል ጽሑፉ። ምንም የሚቀጠማችሁ ዝም ብላችሁ በህይወት ስለመኖራችሁ ደስተኛ ሁኑ። አንዳንድ ነገሮች በእናንተ ላይ ቢከሰቱም የመቀየር ስልጣኑ ላይኖራችሁ ይችላል። አንዳንድ ሁነቶች መሆን ስላለባቸው ብቻ ሊሆኑባችሁ ይችላሉ። ነገር ግን ሁሉም ነገር አላፊ ነው። ከየትኛውም ችግር የከፋ ችግር አለ። ከማንኛውም ህመም የሚበልጥ ሌላ ህመም አለ። እነዛ በብዙ ችግር መሃል ሆነው እነዛ ጣብቂኝ ውስጥ ሆነው እንኳን ተመስገን የምትለውን ቃል ያልዘነጉ፣ ካጡት በላይ ያገኙትን የሚቆጥሩ፣ በፍቃዳቸው በተስፋ የሚሞሉ፣ መርጠው ፈጣሪን የሚያመሰግኑ ሰዎች ከማንም በተሻለ ህይወትን ቀለል አድርገውና ተደስተው ይኖራሉ። ያሁን ሁኔታችሁን እያማረራችሁ የባሰውን አትጥሩ። በአሁኑ ከባድ ሁነት እየተበሳጫችሁ የበለጠውን አትሳቡ። አዎ ግዴለም አመስግኑ። ግዴለም ባላችሁ ተደሰቱ። ግዴለም በትንሹም በትልቁም አታማሩ። ባላችሁ ነገር ለማመስገን ቅጣት እስኪመጣባችሁ አትጠብቁ። የሰው ልጅ ምንም የሚወዳደርበት ነገር ቢጠፋ እንኳን በችግሩ መወዳደር የለበትም። በህመም መነጻጸር የለበትም። ባላችሁ ለማመስገን የግድ እናንተ ያላችሁ ነገር ሌላው የሌለው ነገር መሆን የለበትም። በዚህ ሰዓት ሌላ ቦታ መሆን እንደነበረባችሁ እያሰባችሁ የምትጨነቁ ሆነ ቆም በሉ። አሁን የምትኖሩት ኑሮ የማይገባችሁ እንደሆነ ያሰባችሁ ከራሳችሁ ጋር የምትሟገቱ ከሆነ ቆም በሉ። አሁን አብሯችሁ ያለው ሰው እንደማይመጥናችሁ ያሰባችሁ እርሱን ለመውቀስ የምትሞክሩ ከሆነ አሁንም ቆም በሉ። የበዛው ሐሳብና ጭንቀታችሁ መቼም ነጻ አወጣችሁም። ይልቅ በቅድሚያ የሚያስጨንቃችሁ ነገር ላይ ያላችሁን ስልጣን መርምራችሁ ወቁ። ከእናንተ የሚጠበቀው ሁሉ ስለማድረጋችሁ በቅድሚያ እርግጠኛ ሁኑ። አዎ ምስጋናም ሆነ ማማረር የምርጫ ጉዳይ ነው። ማንም እንድታመሰግን አስገድድህም። ማንም ካላማረርክ ብሎ እጅህን አይጠመዝዝህም። ሁለቱም አማራጭ በእጅህ ነው። ማንም ሰው ቢታመም ራሱ መድኃኒቱን ፈልጎ ካልዋጠ ሊድን አይችልም። በብሶትና በምሬት የቆሰለ አንጀትም እንዲሁ መድኃኒቱ ምስጋና ብቻ ነው። ከአንተ ቁጥጥር ውጪ በሆነ ነገር ራስህን አታማር። ዋናው በሕይወት የመኖር ሥልጣን ተሰጥቶ በትርፍ ነገር ውስጥህን አታውክ። ቢሆንለት ማንም ሳቅና ደስታን አይጠላም። ቢሳካለት ማንም ምስጋናና ውዳሴ የሚረብሸው የለም። ነገር ግን የምታመሰግነው ሲሆንልህ ብቻ አይደለም፣ የምትደሰተው ሲሳካልህም ብቻ አይደለም። አንተ የማታውቀው የከፋ ነገር በትንሽ ሐዘን ሲያልፍልህ ማመስገን ይኖርብሃል። ለቀጣይ ስኬት የሚያመቻችህ የአሁን ማጣትና ውድቀት ሲገጥምህ መደሰት ይኖርብሃል። ለጭንቀትና ሐዘን ምክንያት ከምትፈልግ ለደስታና መረጋጋት ምክንያት ፈልግ። የሚያማርሩና የሚያበሳጩ ክስተቶችን ከምትቆጥር የሚያመሰግኑና የሚያስወድሱ በረከቶችን ቁጥር። አመስግን። ያለህን ተመስገን በል። ምንጭ ከምርጦች ማህደር። የተከበራችሁ አድማጮቻችን፣ ከዚህ ቀጥለን ለጠቅላላ እውቀት የሚያግዙ መረጃዎችን እናቀርባለን። በአሁኑ ወቅት የዓለም ሕዝብ ከ8 ቢሊዮን 300 ሚሊዮን በላይ ነው። በዓለም ብዙ ህዝብ የሚኖርባቸው 10 ሀገራት ደግሞ የመጀመሪያዋ ህንድ ናት። ህንድ 1 ቢሊዮን 463 ሚሊዮን ህዝብ ይኖርባታል። ሁለተኛዋ ቻይና ናት። ቻይና 1 ቢሊዮን 416 ሚሊዮን ህዝብ ይኖርባታል። ሶስተኛዋ ዩኤስ አሜሪካ ናት። አሜሪካ 347 ሚሊዮን ህዝብ ይኖርባታል። አራተኛዋ ኢንዶኔዥያ ስትሆን ኢንዶኔዥያ 285 ሚሊዮን ህዝብ ይኖርባታል። አምስተኛዋ ፓኪስታን ናት። ፓኪስታን 255 ሚሊዮን ህዝብ ይኖርባታል። ስድስተኛዋ ናይጄሪያ ናት። ናይጄሪያ 237 ሚሊዮን ህዝብ ይኖርባታል። ሰባተኛዋ ብራዚል ናት። ብራዚል 212 ሚሊዮን ህዝብ ይኖርባታል። ስምንተኛዋ ባንግላዴሽ ነች። ባንግላዴሽ 175 ሚሊዮን ህዝብ ይኖርባታል። ዘጠነኛዋ ሩሲያ ናት። ሩሲያ 144 ሚሊዮን ህዝብ ይኖርባታል። አስረኛዋ ኢትዮጵያ ናት። ኢትዮጵያ 135 ሚሊዮን ህዝብ ይኖርባታል ተብሏል። ውሸት ነው ፍቅሬ። አንዳንድ ጊዜ አመሌን የማጣው በንጹህ ጨዋታሽ የምነጫነጨው፣ በጥርስሽ ብርሃን ፊቴን የማጠቁረው፣ ምነው ሆዴ ስትይ በወድሽ የምለው፣
እውነት እንዳይመስልሽ አይደለም ውሸት ነው ደግሞ ማንዳንድ ቀን የምለይሽ በሰመመን ከሰመመን መልሰሽኝ ምን ነው ሆዴ ስትይኝ ሐሳብ የከተተኝ ፍቅርሽ ነው ያልኩተኝ እውነት ይሁን ውሸት እኔንም አልገባኝ ሌላም በሌላ ቀን አዱኛ ሲተርፈን መልካሙ ሲቀርበን ፍቅርን በልተን ፍቅርን ሰርተን እንዳበቃን ታፈቅረኛለህ ስትይኝ ከኔ በላይ ያልኩተኝ በእውኔ አይሆንም በህልሜ መሰለኝ ደግሞ ሌላ ጊዜ ከአገር ምድር ተከልለን እኔ ባንቺ አንቺ በእኔ ተጠልለን ምሽት ደርሶ ሲለያየን ጀንበር ዘቀዘቀች መለየት ሊሆን ነው ነግቶ እስከ ማየሽ ናፍቆቴ ብዙ ነው ብዬ ያወራውሽ እኔ ልሙት ብዬሽ እውነት እውነት ስልሽ እውነት እንዳይመስልሽ ውሸት ነው ልንገርሽ በፈጠረሽ አምላክ ይህን ሁሉ እውነት አሁን የነገርኩሽ ራሱ ውሸቱም እውነት እንዳይመስልሽ እውነት ግን ዓለሜ ውሸት ይመስልሻል አንቺን ባላፈቅር ይሄ ሁሉ ይወራል ውሸቴን ነው ተብሎስ ከወደዱት ሌላ ለጥላት ይጻፋል እውነቱን ልንገርሽ ሊጻፍም ይችላል እውነቴን ነው ብሎ ማታለል ይቀላል እኔ ግን እውነቴን ነው ስልሽ እውነት እንዳይመስልሽ ውሸት እንዳይመስልሽ ድርሰት በገጣሚና ደራሲ ኤፍሬም ስዩም

የተከበራችሁ አድማጮቻችን ስርጭታችን ሊገባደድ የተወሰነ ደቂቃዎች ቀርተውታል። በተለይ ደግሞ አሁን ዘገይቶ የሚደርሱን ዜና ቀደም ሲል እንደቀረብነው የሐማስ ቁጥር 1 የተሰኘው ጥቅምት 7 ክስተት የአቀዱት አንዱ በሳሪ 2 መገደሉ ተገልጿል። በኒውዮርክ ዮም ሃኔክባ ማለትም የፍልስጤሞች የጩኸት ቀን ወይም ሀገራችን የተወሰደችበት ቀን ብለው የሚያከብሩት በኒውዮርክ ተከብሮ ውሏል። በዛ ላይም የኒውዮርክ ከንቲባ መማደኒ ያስቀመጡት ወይም የጫኑት ፊልም እጅግ በጣም መነጋገሪያ ሆኗል። ብዛት ያላቸው አፍሮ ፍልስጤን ወይም ፍልስጤን ደጋፊዎች በኒውዮርክ ሰልፍ አካሂደዋል። በዛ ላይም የእስራኤልን ባንዲራ ደም የተነከረ የእስራኤል ባንዲራን ጥፈው እየተቀጠቁ የሚያሳይ ምስል ሁሉ ለቀዋል። ይህ የሚያሳየው በቦታውም የተለያዩ የአካባቢው ጸጥታ ጠባቂዎች በሚያልፉበት ሰዓትም ይህን እየተመለከቱ ጸጥ እንዳሉና የማንሄተን የተሰኘውን ኒውዮርክ ከተማን ምንኛ ሰልፈኞች እንዳትለቀለቋት ከ1948 ጀምሮ እስራኤል የምትባል ሳይሆን ፍልስጤም ተዘርፋለች፣ ፍልስጤም ተወስዳለች በማለት ድምጻቸውን ያሰሙ በቦታውም ጸሎት ያደረሱ ይታያል። በአካባቢው ፖሊሶችም በትራን የሚያደርጉት ነገር የለም። ክራትና ኩራናታ ምልጮችን እንግዲህ በሳሪው ላይ ደግሞ በኩኩት የሚጠበቀው የአውሮፓ የሙዚቃ ውድድር ዛሬ ምሽት 10 ሰዓት ላይ ይጀምራል። በዚህም በእስራኤል ይህን ውድድር በማሸነፍ ተወክሎ እዛ የሚገኘው ሚችል የተሰኘ ዘፈኑን ይዞ ይቀርባል። ዛሬ ልክ 10 ሰዓት ላይ በሶስተኛ ደረጃ ተመድቦ ስራዎችን ይዞ ይቀርባል። መልካም እድልን መኝለታለን። ሽብርተኛው ዳይሽ ቁጥር 1 የተሰኘው መሪ መገደሉም ተገልጿል። በሰሜን ምስራቅ ኢየሩሳሌም ሸዋባ በተሰኘች መንደር በአረብ እስራኤላውያን መካከል ያለው ግድያ እንደቀጠለ ነው። ወደ ሀገራችን ደቡብ ክፍል ስንሄድ በሊባኖስ የሚካሄደው ደቡብ ሊባኖስ መከላከያ የሚወስደው ጦርነት እንደቀጠለ ነው። ምንም እንኳ የተኩስ አቁም ስምምነት ቢባልም መከላከያ ግን ጥቃት ከማድረስ ወደኋላ አለም። ምክንያቱም ሂዝቡላ አሁንም በደቡብ ሊባኖስ የሚገኙ መከላከያ ሰራዊቶቻችን ላይ ጉዳት ለማድረስ ከፍተኛ ጥረት እያደረገ ይገኛል። ይህ በዚህ እንዳለም የአሜሪካ ውጭ ጉዳይ ሚኒስትር እስራኤልና አሜሪካ ሊባኖስ የተኩስ አቁም ስምምነቱን ወደ አንድ ወር ተኩል እንዳራዘሙት አስታውቀዋል። ሐማስ መሳሪያ አልፈታም፣ መሳሪያ አልፈታውም የፍልስጤም ሀገር ስትቋቋም ብቻ ነው በማለት ያለውን አቋም እንደያዘ ይገኛል። በዚህ ዙሪያም የመከላከያ ሰራዊትም ሆነ ምናልባት በአዛ በድጋሚ ወደ ጦርነት ሳይገባ አይቀርም የሚል ስጋትም አለ። ዞሮ ዞሮ በምሽቱ ስርጭታችን አሜሪካ ከኢራን ጋር የምታደርገውን ድርድር እንዲሁም የሀገራችን ፖለቲካ ተጨባጭ ሁኔታ ምን ይመስላል የሚለውን ሰፋ ባለ ሁኔታ እንወያይበታለን። ቀደም ሲል እንዳስታወቅኩትም ከስተኛ ጥላሁን መልኬ በዚህ ዙሪያ ሰፋ ያለ ማብራሪያ ይሰጠናል። ስጋችሁ ጠብቀናል። ክቡራትና ክቡራት አድማጮቻችን ስርጭታችን ተገባደደ ነው። አብራችሁን ስለቆያችሁ እጅግ በጣም እናመሰግናለን። በአውሮፓ ሙዚቃ ውድድር ላይ ለእስራኤላዊን ተወካይ መልካም እድልን እያልን የዚህ ፕሮግራም ቴክኒክ ባለሙያ አላን አይዶኖቭ ምስጋና ይድረሳት ያል። በምስጭት ስርጭታችን በድጋሚ እስከምንገናኝ መልካም ምሽት ሸባት ሻሎም።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ።
2: ሰላም ሰላም የተከበራችሁ አድማጮቻችን እንደምን አመሽታችኋል? መልካም ሳምንት ይሁንላችሁ። ያን ምሽቱ ስርጭታችን ይዘን ቀርበናል። ከዛ በፊት ግን ዛሬ ለቱ እንደ ብራያን ዘመን አቆጣጥር አይውም ሻባት ካፍቴት በኢያር ታፍሽን ፔፋፍ እንደ አውሮፓ ዘመን አቆጣጥር ሜይ 16 2016 እንደ ኢትዮጵያ ዘመን አቆጣጥር ግንቦት 8 2018 ነው። የቴክኒክ ባለሙያችን ኤቪያታር ሽሞኒ ስቱዲዮ ተረኛ አይቸው ባየነኝ ስርጭታችን እንደ ተለመደው እስከ ምሽቱ 8 ሰዓት ድረስ ይቀጥላል። በዚህ አንድ ሰዓት ስርጭት ዜና ይነበባል። ወቅቱን በተመለከተ የዜና ትንታኔ፣ የአዛ ስርጭት ሁኔታ እንዲሁም የሰሙ ሀገራችን ክፍል ማርማዶ መሻገርም አሜሪካ ከኢራን ጋር የሚታደርገው ድርድር ምን ደረጃ ደረሰ የሚለውን ሰፋ ለባለ ሁኔታ እንከታተለዋለን። እስከ ስርጭታችን ፍጻሜ ድረስ ቆይታችሁ ከኛ ጋር ይሁን ይላል። አሁን ወደዚያ ነው ወስዳችኋለን። በቅድሚያም አርስተ ዜና፣ በሰሜን አዛ መከላከያ በሚወስደው እርምጃ ጥቃት ማድረሱ እንደቀጠለ ነው። በመርሃብ ጽውሪ በደቡብ ሊባኖስም መከላከያ እንዲሁም የሚወስደው ምርጫ እንደቀጠለ ሲሆን መከላከያ በነሃል ኦዝ ያሰበውን ኃይሉን ለመቀነስ አስቦት የነበረውን እቅድ መሰረዙን አስታወቀ። የቀድሞው የጋሊል አካባቢ ከንቲባ የነበሩት ሰሜኑ የሀገራችን ክፍል ያለው ተጨባጭ ሁኔታ አደገኛ ነው ሲሉ ተነገሙት። የአሜሪካ ውጭ ጉዳይ ሚኒስትር በእስራኤልና በሊባኖስ መካከል ያለው ተኩስ አቁም ስምምነት በአንድ ወር ተኩል እንደሚራዘም አስታወቀ። የሚሉት የምሽቱ ዋና ዋና ዜናዎች ናቸው። ዝርዝሩን እንሆ። በሰሜን አዛ መከላከያ ሰራዊታችን የሚወስደው እርምጃ እንደቀጠለ ሲሆን በጥቅምት 7 2023 የተሳተፉ ሁለት የሐማስ ሽብርተኞችን መግደሉን አስታወቀ። እነዚህ ሽብርተኞች በአዛ በሚገኘው መከላከያ ሰራዊታችን ላይ ጥቃት ሊያደርሱ ሲሉ እንደተገደሉ ተገልጿል። በሌላ ጥቃት መከላከያ ሰሞኑን ባደረገው ጥቃት አልቦርጊ የተሰኘ የሐማስ ቡርጌድ ቡድን አባል የሚሆን አንድ ቀንደኛ ሽብርተኛ መግደሉን አስታውቋል። በሄርብጹር በደቡብ ሊባኖስ መከላከያ የሚያደርገውን ጥቃት እንደቀጠለ ሲሆን 91ኛው ብርጌድ በደቡብ ሊባኖስ የሚወስደውን ዘመቻ በመቀጠል ትናንት ወደ እስራኤል ክልል ሂዝቡላ ባሶነጨፈው ቀላል ድሮን ቦታ ላይ በመገኘት ሁለት ሂዝቡላ ወታደሮችን በመግደል ቦታውን ተቆጣጥሮታል። በቦታውም የተለያዩ ተወንጫፊ ሮኬት ሚሳኤሎችና ቀላል ድሮኖች መገኘቱ ተገልጿል። በዚህ ጦርነት በወታደሮቻችን ላይ የደረሰ ጉዳት አልነበረም። በተለይም በአንደኛው ቦታ በአንድ ህንጻ ላይ ሽብርተኞች ሲንቀሳቀሱ ታየው። በአየር ላይ በተወሰደው ጥቃት ቦታው ሲመታ በቦታውም ሁለተኛና ሶስተኛ ዙር ፍንዳታዎች ተሰምቷል። ይህ የሚያሳየውም ቤቱን በፈንጅ ሲያጥሩ የነበሩ ሽብርተኞች እንደሆኑ ተገልጿል። ይህ በዚህ እንዳለ ሂዝቡላ አሁን የሚያስታውሱት የሚያስወነጭፉት አፋን ቀላል ድሮን በተመለከተ የቀድሞ የአየር ክልል ተከላካይ የነበሩት ጄኔራል ሻህር ሲናገሩ ይህን ችግር መከላከያ በአሁኑ ሰዓት ለመከላከል እጅግ በጣም ፈተና ሆኖበታል። ነገር ግን ከተወሰኑ ወራት በኋላ ግን መፍትሄ እንደሚገኝ አልጠራጠርም ብለዋል። እንዲያውም ብዛት ያላቸው ትላልቅ የእስራኤል ኢንዱስትሪ በተለይ በደህንነት ዙሪያ የሚሰሩትኝ ይህን ምላሽ ለመስጠት አዳዲስ ስታርታፕ በመፍጠር ከተወሰኑ ጊዜ ወራቶች በኋላ ይህን ማቸነፍ መከላከል የሚችል መሳሪያ እንደሚያመርቱ አስታውቀዋል። ይህ በዚህ እንዳለ መከላከያ በነሃል ኦዝ ያለውን ኃይሉን ለመቀነስ ያስቀመጠውን እቅድ መሰረዙን ታውቋል። እንደሚታወሰው ሁሉ ነሃል ኦዝ በአዛ ድንበር የምትገኝ ቅርብ ሰፈር ስትሆን በተለይ ጥቅምት 7 2023 ሐማስ ከፍተኛ ጥቃት ካደረሰባቸው መንደሮች አንዱ እንደሆነች ይታወሳል። በዚህ ቦታም ብዛት ያላቸው እስራኤላውያኖች መጠለፍ፣ መገደልና መደፈርም ተደርሶበታል። አሁን በዚህ ቦታ ያሉ መከላከያ ኃይሉን ለመቀነስ ሲያስብ የቦታው ያሉት ነዋሪዎች ግን የኪቡጽ ነዋሪዎች ባደረጉት ተቋሞ መከላከያ ካቀደው እቅድ ወደኋላ በማለት ኃይሉን እንደማይቀንስ አስታውቋል። መከላከያ አልሐዳድ የተሰኘውን ቀንደኛ ሽብርተኛ መግደሉን ማሳወቁን በቀኑ ስርጭታችን አስታውቀን ነበር። ዛሬ ቀን ላይ መከላከያ በወሰደው ዛሬቀን ትራንት ላይ በወሰደው መከላከያ በወሰደው እርምጃ አልኸዳድር ከነግብረ አባሮቹ መገደሉ ይታወቃል። ይህ አንደኛ ቀንደኛ ሽብርተኛ ጥቅም 7/2023 ሐማስ ባደረሰው ጥቃት አቀናባሪና አዘጋጅ ከነበሩት አንዱ እንደነበር ታውቋል። ሐማስ ጠልፎ የወሰዳቸውን እስራኤላውያንን በመያዝ እና ድርድሩን ሲያሰናክል ከነበሩት የሐማስ ቀንደኛ መሪዎች አንዱ እንደነበር ይታወሳል። አንድ ተጠልፎ የነበረ እስራኤላዊ ኦምሪ ሚራን ሲናገር አልኸዳድን ተጠልፎ ተይዞ በነበረበት ዋሻ ውስጥ እንዳገኘውና በሱ አካባቢም ቁጥጥር ስር እንደነበር አስታውሷል። በሱ ቁጥጥር ስር ሳየው በቅርቡ ስመለከተው ከፈገግታው እጅግ በጣም የሚያስፈራና ምን ያህል ጨካኝ አረመኔ እንደነበር አይኑን ያሳውቃል። የሚያሳየን ፈገግታ በድል አድላጊነት ሲያሳየን የነበረ ፈገግታ ከህሊናዬ ሊፋቅ አልቻለም። አሁን ግን መገደሉን ስሰማ ማሸነፋችን እውን መሆኑን በዚህ አረጋገጥኩ ሲል ተነግሯል። የቀድሞው የጋሊላ አካባቢ ከንቲባ የነበሩት ኢንጊል ጾህ ሲናገሩ የሰሜኑ ሀገራችን ክፍል ያለበት ተጨባጭ ሁኔታ እጅግ በጣም አሳዛኝ ነው ሲሉ ተናገሩ። ጊሮን ጾር እንደተናገሩትም ከዚህም ከረሸት ቤት ጋር በነበራቸው ቆይታ እንዳስታወቁት በሰሜኑ ሀገራችን ኗሪዎች ህይወታቸው አደጋ ላይ ነው ያለው። ምንም እንኳን የተኩስ አቁም ስምምነት ቢደረግም ሂዝቡላም በአሁኑ ሰዓት የሚነጣጥረው በደቡብ ሊባኖስ የሚገኙ መከላከያ ሰራዊታችን ላይ ቢሆንም ዞሮ ዞሮ ግን ወደ መካከለኛውና ወደ መሃል ሀገራችን በተለይ ወደ ሰሜኑ የሀገራችን ክፍል በማነጻጸር ነዋሪዎች ላይም ሊገድል ይችላል ሲሉ ተናግረዋል። አሁን በተለያዩ የሰሜን ክፍሎች ጉብኝት አድርጌ ነበርኩ። በጣም ያሳዝናል፣ ያማል። ማንም ጎብኝ የለም። በዚህ አካባቢ በጎብኞች የሚጨናነቅና ጠጠር ቢወረወር እኮ መውደቂያ አልነበረበትም። ዛሬ ግን እንኳንስ ጎብኚዎች ሊኖሩት የአካባቢ ነዋሪዎችም ቦታውን ለቀው እየሄዱ ነው። በሀገራቸው ስደተኛ ሆነዋል ሲሉ በረሸት ቤት ጋር በነበራቸው ቆይታ አስታውቀዋል። የአሜሪካ የውጭ ጉዳይ ሚኒስትር እስራኤልና በሊባኖስ መካከል ያለው የተኩስ አቁም ስምምነት በአንድ ወር ተኩል መራዘሙን አስታውቋል። ምንም እንኳ በሊባኖስና በእስራኤል መካከል ያለው የተኩስ አቁም ስምምነት ለአንድ ወር ተኩል ጊዜ ተጨማሪ ቢሰጠውም በአሁኑ ሰዓት ግን መፍትሄ ያልተገኘለት የተኩስ አቁም ጦርነት እየተካሄደ ይገኛል። ሂዝቡላ ግን ይህን የተኩስ አቁም ስምምነት አልቀበልም በማለት በደቡብ ሊባኖስ በሚገኝ መከላከያ ሰራዊታችን ላይ ጥቃት ለማድረስ በተደጋጋሚ ሙከራ እያደረገ ነው። የሰሜን ሀገራችን ክፍል ነዋሪዎችም ምንም እንኳ የተኩስ አቁም ስምምነት ቢኖርም እኛ ግን ጦርነት ላይ ያለ ነው በማለት ስጋታቸውን ገልጸዋል። መከላከያ በደቡብ ሊባኖስ የሚያደርገውን ጥቃት በመቀጠል መከላከያ በዚህ በተለይ ሂዝቡላ የሚገለገልበትን መሰረተ ቦታዎችን በማንኮታኮትና በመምታት ላይ ይገኛል። ቀደም ብሎ መከላከያ በዘጠኝ መንደሮች ለቀው እንዲወጡ ነዋሪዎችን ጥሪ አቅርቧል። ነዋሪዎችም የመከላከያን ጥሪ ተመልክቶ ቦታውን ለቀው ሄደዋል። በቦታው መከላከያ ብዛት ያላቸው ቦታዎችና ቤቶችን በአየር ላይ ሲደበድብ ሁለተኛና ሶስተኛ ዙር የተጠመዱ ፈንጆች ሲፈነዱ መታየታቸው ተገልጿል። ይህ በዚህ እንዳለ ሐማስ መሳሪያ እንዲፈታ ጥረት እየተደረገ መሆኑን የአንድ የግብፅ ከፍተኛ ባለስልጣን አስታወቁ። እስራኤልና ሐማስ የተኩስ አቁም ስምምነት ከደረሱበት ወዲህ በተለይ ወደ ሁለተኛው ዙር ስንገባ ሐማስ ሙሉ በሙሉ መሳሪያውን እንዲፈታ ነበር። ነገር ግን እስካሁን ድረስ ሐማስ በስምምነቱን በመጣስ መሳሪያ አልፈታም አሻፍረኝ ብሏል። በድርድሩም ቅርበት ያላቸው ግብፃውያን ሲናገሩ የተደረሰበት የተኩስ አቁም ስምምነት እንዳይጣስ ሐማስ መሳሪያውን እንዲፈታ በተለይ ሰሞኑን ከፍተኛ ጫና በሐማስ ላይ በመፍጠር እንቅስቃሴ እያደረግ ነው ሲሉ ተናግረዋል። እነኚህ የግብፅ ባለሥልጣኖች በሊባኖስ እየታተም የሚወጣው አልአኺባር በተሰኘ ጋዜጣ ላይ እንደሰጡትም ሐማስ የፍልስጤም ሀገር እስከምትቋቋም ድረስ መሳሪያ አልፈትም ብሎ እንደቆየ ደጋግሞ ማሳወቁን ገልጸዋል። ይህን አቋሙንም እንደሚደግፉ በመጥቀስ ግብፅ የሐማስን አቋም በመደገፍ ሐማስ መሳሪያውን ይፍታ የሚለው ወደ መጨረሻ ጊዜ አካባቢ እንዲሸጋገር ሐሳብ ማቅረባቸውን ተገልጿል። አንዳንድ የአረብ ሀገራት ደግሞ ሲናገሩም እስራኤል መከላከያ ሰራዊት የእስራኤል መከላከያ ሰራዊት አዛን ለቆስ ካሉት አድራስ አዛን መልሶ መገንባት አይቻልም ሲሉ ደጋግመው አሳውቀዋል። በሰሜን ምስራቅ ኢየሩሳሌም በአረብ ማህበረሰብ ውስጥ ያለው ግድያ እንደቀጠለ ነው። በሸዋፋት በተሰኘ አረብ እስራኤላውያን መንደር በሚኖርበት አንድ የ30 ዓመት ግለሰብ በተተኮሰ ጥይት በከፍተኛ ደረጃ መቁሰሉ ተገለጸ። በቦታውም የበጌን ዳቪድ አዶም የመጀመሪያ እርዳታ ሰጪ ሐኪሞች በቦታው ተገኝተው ባደረጉለት እርዳታ ወደ ሆስፒታል እየወሰዱት እያለ ሕይወቱ እንዳለፈ ተገልጿል። ፖሊስ የክስተቱን ምክንያት ምን እንደሆን እየመረመርኩ ነው ብሏል። ፕሬዚዳንት ዶናልድ ትራምፕ ሽብርተኛ ዳይሽ መሪ የነበረው መገደሉን አስታወቁ። የዳይሽ ሽብርተኛው ቡድን መሪ አቡ ቢላል አልሚኑኪ የተሰኘ የአሜሪካ ወታደሮችና የናይጄሪያ ወታደሮች በአንድ ላይ በመተባበር መግደላቸውን አስታውቋል። ፕሬዚዳንቱ ጨምረው ሲናገሩ ይህ ሽብርተኛ የዓለም ቀንደኛ ቁጥር አንድ ሽብርተኛ መሪ ሲሆን አፍሪካ ውስጥ ሂዶ በመደበቅ እንደሚያመልጥ አስቦ ነበር ብለዋል። ነገር ግን እኛ ከእኛጅ ምንም የሚያመልጥ የለም ስንከታተለው እንደነበርም አያውቅም ወይ በማለት በረሸት ገጻቸው ላይ አስፍረዋል። ለናይጄሪያ መንግስትም ምስጋናቸውን ቸረዋል። በአውሮፓ የሚደረገው የሙዚቃ ውድድር ዛሬ ምሽት 10 ሰዓት ላይ የፍጻሜ ውድድር ይጀምራል። በዚህ ኤሮቪዥን የአውሮፓ የሙዚቃ ውድድር በእስራኤል መልክተኛ ዛሬ ልክ 10 ሰዓት ላይ በውድድሩ መሳተፍ በሶስተኛ ደረጃ ላይ ለፍጻሜ ይቀርባል። ሚሼል የሚለውን አዲሱን ሙዚቃውን ይዞ ይቀርባል። መልካም እድል እንላለን። ዛሬ ከ10 ሰዓት ጀምሮ በካን ቴሌቪዥን ጣቢያ በቀጥታ ይሰራጫል። መልካም እድል እንላለን። በመጨረሻም የአየር ጸባይ ሁኔታ የሙቀቱ መጠን ትንሽ ይቀንሳል። በተለይ በአንዳንድ የሀገራችን ክፍል በሰሜናዊ የሀገራችን ክፍል ዝናብ ቀላል ዝናብ ሊጥል ይችላል። የሙቀቱ መጠን በዲግሪ ሴንቲግሬድ ዛሬ እና ነገ ኢየሩሳሌምና አካባቢዋ 31 ዲግሪ ሴንቲግሬድ፣ ተላይብና አካባቢዋ 33፣ ሃይፋና አካባቢዋ 30፣ ቤትሻአንና አካባቢዋ 38፣ ቢርሸባና ኢላት እስከ እኩለ ቀን ድረስ 36 ዲግሪ ሴንቲግሬድ ይሆናል ይላሉ የዘርፉ ባለሙያዎች። ክብራትና ክብራን አድማጮቻችን የምሽቱ ዜና ይስካሁኑ ነበር።

0: እንደምናመሻችሁ አድማጮቻችን፣ ስርጭታችን እንደቀጠለ ነው። በድጋሜ መልካም ሳምንት ይሁንላችሁ ያን አንጋፋው ጋዜጠኛ አቶ ራሚም መስመር ላይ ይገኛል። እንግዲህ አቶ ራሚም ቢየን የጀመርኩት ራሚም እንደምናመሸ እንዴት ነህ? ያው እንግዲህ ባልደረባችን ስለሆንክ አንቱ አይባልም።
1: አረ ይባላል። ማንኛውም ጋዜጠኛ መቼ እንዲያ ይባላል?
0: አዎ መቼስ እንግዲህ አንዳንዴ ታውቃለህ፣
1: አርቲስትና ጋዜጠኛ አንቱ አይባልም ይላሉ እንግዲህ
0: ይላሉ። አዎ ግን ይሁን መልካም።
1: ደግሞ አንተና እኔ ባልደረባ ነን፣ ያህል ጭንቀት ያስፈልገው?
0: አዎ እውነት ነው። አመሰግናለሁ። እንግዲህ በአሁን በቃ ፈታ ብዬ ዘና ብዬ ውይይታችን ጀምራለን ማለት ነው። እንግዲህ 2026 አገራችን ወደ ምርጫ እየተሸጋገር ነው። ምርጫ አለ። እንዴት ነው ምርጫው? የፖለቲካው ዙሪያ ምን እየተደረገ ነው? እስቲ እንደው ጠቅለል አድርገህ አንተ ብዙ ዓመትም ይህን ምርጫዎችንም ዘግበሃል አይተሃል። እንደው የዘንድሮው ከመቼውም ካውንተር ሲደረጉ ከነበሩት የተለየ ነገር አለ? እንደው አንድ ብጠቅስልህ የምረጡኝ ቅስቀሳ እንግዲህ ቢያንስ ወደ አንድ አምስት ወር ይቀረዋል መሰለኝ አሁን ምርጫው በትክክል አምስት ወር ስድስት እንደዛ። ግን አስቀድሞ ነው አሁን ሁሉም ፓርቲ መዋሃድ ቅስቀሳ ምናምን አሁን ነው አስቀድሞ የጀመሩት። ለምን
1: እንግዲህ ይኸውልህ መሰላቸት እና መዳከም ይመጣል። አስቀድመ የጀመርከው ነገር ተደጋጋሚ ሊሆን ስለሚችል መራጮም ቸላ እያለው እየዘነጋው ሊሄድ ይችላል እና በትኩሱ አዳዲስ ነገሮችን እየፈጠርክ በትኩሱ መራጩ ክፍል ዜጋው ሁሌ ክትትል የሚያደርግና እንዲያዳምጥ ልብ እንዲ ወደ አንተ ፓርቲ ወይም ወደ አንተው ክልል እንዲገባ ፍላጎት ለመፍጠር የሚቻለው አጠር ብሎ ፈርጠም ያለና ጥራት ያለው አቅራቦት ሲኖረው ነው እንግዲህ። እና የሚጓተተው እንግዲህ በአሳድካኝ ነው፣ አሰልች ነው፣ ገንዘብን ወጭም ብዙ ነው የሚጠይቀው። እና ለዚያ ይሆናል ብዬ ነው ምን የምገምተው። እንግዲህ የምርጫው በእርግጥ ጥቂት እንደው ግርግሮ በዛ እንጂ ህጋዊ በሆነው መንገድ ምርጫው የሚካሄድበት ጊዜም ተቃርቦ ነበር። አንድ ሁለት ወር ነው የሚጎለው እንጂ ደርሶ ነበር። እና አሁን እነዚህ አክራሪ ሃይማኖተኞች ናቸው እንግዲህ ችግር እየፈጠሩ ያሉት። ልጆቻችን ውትድርና ሄዱም እያለው ብዙ ውጣ ውረድ እንዳለበት ብዙ ችግር እንዳለበት ህግም ረቆ ለመጽደቅም አልቻለም ሁሉም አለቅበባ ብለው በዚያ ምክንያት ሁኔታው እያዘገበ ነበር። እና እነዚህ አክራሪ ሃይማኖተኞች የህግ መጽደቅ አለበት ብለው ጠቅላይ ሚኒስትር ታዲያውን ጠየቁ። እና ታዲያውም ተቸግር ያለው ድጋፍ እኮ የሚሰጠኝ
0: እናገኝ አልቻልንም አሉ።
1: አልቻልንም ሲሉ ያኔ እንደመቆጣት ብለው ከዚያ ባላቸው መንፈሳዊ መሪ እዚያ ሄደው የእነሱ ባላቸው መንፈሳዊ መሪ ይራን ብቻ አይደለም እና እነሱም ሄደው ሲያማክሩ አይ በምንም አይነት አሁን ወዲያ እንግዲህ እናንተ የብንያምና ታዲያውን መንግስት ድጋፍ መሰጣችሁ ታቆማላችሁ። በዚህ ሁኔታ የብንያምና ታዲያውን መንግስት የሚደግፈው ፓርቲ ወይም የክርስት አባል ቁጥር እየቀነሰ ስለሚሄድ አዲስ ምርጫ እንዲካሄድ ይሆናል የአሁኑ ተበትኖ የሚል ሁኔታ ደረሰ። ይህ እንግዲህ ይህን ትርምስምስ የፈጠረው ይሄ ነው። እንግዲህ አንደኛ የመንግስት ተቀናቃኝ ፓርቲዎች ራሳቸውን ማደራጀት ፓርቲውን ወክለው ለውድድር የሚቀርቡ ሰዎችም ገና አዘጋጅተው ለምርጫ እነዚህ ናቸው የእኛ ሰዎች ብለው አላቀረቡም። እና ይሄ ሳይሆን ነው በመንግስት በመሪው መንግስት በኩልም እንደዚሁ እስካሁን ድረስ የሚታይ እንቅስቃሴ አልነበረ በቤንያሚን ኔታንያሁ መንግስት በኩል ማለት መሪነት ማለት ነው።
0: እውነት ነው።
1: እና ይሄ በእንዲህ እንዳለ ነው እንግዲህ የምርጫ እንዲካሄድ የምርጫ መካሄድ ያለው አሁኑ ያለው የክርስቲያን አባላት እንዲበተን የተባለበት ምክንያት እና አሁን እንግዲህ ቀኑን አሁን አከራካሪ ሆናሉ መቼ ይሆን ነው እንግዲህ
0: ቀኑ። እርግጥ ለመጨረሻ የወሰኑት ነገር የለም። ነገር ግን እንደው እንደምናውቀው አሁን ለምሳሌ ባለፈው ጊዜ ማለት ነው የላፒድ እና የቤኔት የተለያዩ ፓርቲ ነበረው ሁላቸውም በአንድ ላይ በማለት ተቀናጅተው ከአንድ ፓርቲ ሆኑ። ይህን ለማድረግ ወይም የቅስቀሳውን የምረጡኝ የምርጫ ቅስቀሳው ማድረጋቸው እስካሁን በፊት ታይቶ በማይታወቅ ሁኔታ ነው ዛሬ ይህን ያህል ጊዜ አስቀድሞ የሚያደርጉት። ምንድን ያለው ፍራቻ ነው ወይስ ስጋት ነው ወይስ የበለጠ ድምፅ ለማግኘት ነው? ከአሁን ጀምሮ ቅስቀሳ መጀመር መሰልቸትን አያመጣም ወይ?
1: ቪዲዮ እኮ ቀርቧል አይቱ አንያል ብዙ ጊዜ ለመደራጀት እኮ አለ የተለያዩ የፓርቲው ወኪሎች ነው እስከዛ ይነደጉ ሰዎች በመልመልና ማሰልጠን ያስፈልጋል። በዚያ በተጨማሪ ቦታ በጀት በመደባለበት የመሰረታዊ ቦታዎቹ የትት እንደሚደረጉ ወጪ ማለው እሱ ማንባላችነት ያንዳንዱ ከተማ ኗሪዎች የሰባሰበና ያመቻቸ መሪዎች የሩድግግር እንዲያደርጉ የሚዘጋጅ ክፍል አለ። ያ ሁሉ ቀላል አይደለም። በሀገር አቀፍ ደረጃ የሚካሄድ ምርጫ ሰፋ ያለ ጊዜና በርካታ በሙያው ችሎታ ያላቸው ሰዎች መግባት አለባቸው። ከዚያ በተጨማሪ ደግሞ ቅስቀሳ ሲባል እንግዲህ ሰብሰባ ያደረጉ ድሮ የሚመስተወሱ በድሮ ጊዜ በነቤጊን በነሻሚር በነቴሬስ በራቢን ጊዜ የአደባባይ ሰብሰባ ይደረግ ነበር። በብዛት ትዕይንተ ህዝብ በደርጎ የአደባባይ ሰብሰባ ይደረግ ነበር። ዛሬ ቀርቷል። የደህንነቱ አስፈሪ ስለሆነ በጠሉ በተለያዩ አነስተኛ ቦታዎች ስብሰባ ይደረጋል። በአብዛኛው ግን ይህ በማህበራዊ መገናኛ ወይም ድረገጽ አማካኝነት ነው ቅስቀሳ የሚካሄደው። ከዚያ ደግሞ በቴሌቪዥን እሱ አለ። የተለያዩ ደግሞ ህግ አለው። በህግ የተወሰነ ነገር አለ። በቴሌቪዥን ቅስቀሳ ለማድረግ አንደኛ በርካታ ክፍያ አለው፣ ሁለተኛ አንተ የምታስተላልፈው የፈለግከው አንተ ለምሳሌ የፓርቲ መሪ ሆነ የምታስተላልፈው ቅስቀሳ አቀራረብ ክረሰት በምርጫ የምርጫ ኮሚቴ አለ። እዚያ ለምሳሌ በፓርላማው በኩል የምርጫዎቹን ሂደት የሚከታተል አለ እና ከህግ ውጭ ሆኑ ስም የሚያጠፉ አላግባብ አጠቃቀም እገዳ ያለባቸው ብዙ ነገሮች አሉ እና ያን ሁላ ደንበር እንዳይጥስ የሆነ የሚከታተል አካል መቋቋም አለበት እና ያ ሁላ ብዙ ስራ የሚያስፈልገው ነው። ስለዚህ አሁን መጀመራቸው እንደነው ቀደም ብለን አዳዲስ ጀማሪ ፓርቲዎች አሉ ፓርቲደር ብለው ያሳወቁ ያወጁ። አሁን እነሱ እንግዲህ ሰዎችን በመልመል አለባቸው። በፓርቲው አባል የሚሆኑ ህዝቡ የሚደግፋቸው ህዝቡ የሚቀበላቸው መስለው መታየት አለባቸው እና ያለ ባረግ ደግሞ ብዙ ሂደት አለው። ያንም ጊዜ ይጠይቃል እና ስለዚህ ነው እንግዲህ አሁን ምርጫውን የምርጫው ቅስቀሳ ቀደም ብሎ የጀመሩበት መንገድ እያንዳንዱ መንግስት ተቀዳቃይ ፓርቲ መንግስት ከዛሬ አመት በፊት የሚበተን ደስታው ነው አዲስ ምርጫ ቢካሄድ እና እድል አገኛለሁ የሚል ተስፋ ስለሚኖረው እና ስለዚህ የተቀዳቃይ ፓርቲዎቹ መደገፍና እነሱ የራሳቸውን ቅስቀሳ መጀመራቸው አስደንቅም። ያ ነው ስራቸው እነሱ የበሬነት አይደለም ለጊዜው።
0: ወደ ራሳችን ወደ እኛ ማህበረሰብ ስንመጣስ እንደው ምን ትመክራለህ አንተ ካለህ ልምድ አንጻር? በተለይ ምርጫ በሚመጣበት ሰዓት ብዙ እንቅስቃሴዎች እናያለን። ብዙ እኔን ምረጡኝ እኔን አድርጉ የሚባል እናያለን ሰማለን። ከዛ በፊት ያለ መሰራት የሚገባቸው ቅድመ ዝግጅቶች ሊኖሩ ይገባሉ። በአንድ ፓርቲ ውስጥም የተለያዩ ግለሰቦች ለውድድር ይቀርባሉ። እንደው ይህን ምን ታያለህ? ከባለፉት ምን መማር አለብን? ለዚህ ምርጫ እንዴት ምን መዘጋጀት አለብን ብለህ ታስባለህ?
1: ይህ ሁለት ነገሮችን ነው ማስበው። አንደኛ አንድ ሰው አንተ መሆን ከኔ ሌላ እኛ ቤተሰብ አባል የሆነ ሰው ለምርጫ በፈለገው ፓርቲ ፖለቲካው በፈለገው የፖለቲካ ርዕዮተ ዓለም ተነሳስቶ ለምርጫ ሲቀርብ የሚመረጠው በእኛው ቤተሰብ ብቻ መሆን የለበትም። የፓርላማ አባል ሆኖ መመረጥ ማለት እዚያ ፓርላማው አዳራሽ መድረክ ቁሞ ስለመረጠው ወይም ስለ የእሷ አካል ለሆነው ህብረተሰብ ብቻ ማሰብ ሳይሆን ለመላ ሀገሪቱ ዜጋ ማሰብ ነው መቻል ያለበት እና የዚያ ችሎታ ያለው ብቃት ያለው ሰው ተፋ እውቀት ያለው ስለ ሁሉም ነገር መናገርና መልስ መስጠት የሚችል መጠየቅና ጠይቆን መተግበር የሚችል ሰው መሆን አለበት እንጂ እኔ ምን የሚባል ነገር አይደለም። የክርስት ፓርላማ ሲባል ብርካስ ግልጥ አይደለም፣ ሁሉም እንደፈለገው ልግባበት የሚለው እና በራሱን ለክቶና ራሱን መዝሮ ነው መቅረብ የሚገባው እያንዳንዱ ሰው። ስለዚህ ይሄ አንዱ ነው። ሌላው የአንድነት እንሆን የሚባል ነገር አለ። አንድነት ይባለው ደግሞ በኔ በኩል ይወላ አንድነት ይባል ነገር ሊኖር አይችልም። ምን መሰለ አንድነት ሲባል እንግዲህ አንድ እንሆን ማለት ሳይሆን በአመለካከት አንድ ነገር አመለካከት ይኖራል የሚለው እስከሳ እቀበለዋለሁ። አንድ እንሆን የሚለው ግን እያንዳንዱ ሰው ታላ ያመለካከት እንደ ነገር አይደለም። አሁን
0: እነት
1: ያንተና የታለ ያመለካከት አለ ይባላል አንድ ሆነ እንችልም አንደማን ታረን ምን ይሬ ግን በአመለካከት በሬታ ለበኩል ግን አንድ አይነት አቋም ኑሮን በዚያ በኩል አብረን እንዝመትበት እንል ከሆነ ያ ነው እንግዲህ አንድነት በአመለካከት። ስለዚህ ይሄንን የሚያየለም አሁን እኔ ምን የሚባል ነገር አለ ይሄኔ ምን የሚባል ነገር የፓርቲው መሪዎች የሚመለከቱት ምንድነው ስንት የሚሆን ቁጥራቸው ስንት የሚሆን ኢትዮጵያውያን አሉ ከዚህ ሀገር ከዚያ በመብት መብት ያላቸው ስንቶቹ ናቸው ብለው ሂሳብ ዝም ብለው አይሆም ጥናት ያደርጋሉ። ከዚያ በኋላ 6-8 የምንሆን ኢትዮጵያ ይሁዳውያን በየድርሻችን እኔ በዚህኛው ፓርቲ ያኛው ዚኛው ፓርቲ የዚኛው ስንሸጎጥ ሂሳብ ሲያደርጉ ሲበታተን ይሄ ድምፅ በእኛ እኮ ምንም ጥቅም የለንም ምኑ ነው ምን ጥቅም ነው የምናገኘው ሊሉ ይችላሉ። ስለዚህ ያንን አንድ ላይ አድርጎ መጠቀም ሲገባ መከፋፈሉ ወደ ምንም ስንል አንዳችንም ሳንገባ ነው የምንቀረው። አንዱ የለኛው ነገር እግር ይረገጥና ተያይዞ በወደቅ ነው የሚመጣው። ይህም ነው የተመለከትን ያለነው እና ይህም ባስመለከተ በሰከነ ሁኔታ ተነጋግሮ መክሮ ዘክሮ የሀገሪቱንም የህብረተሰቡንም በአጠቃላይ ሁኔታ አይቶ እና ሰውየው ብቃት ያው ሰትዮዋ ወይም ሰውየው ብቃት ያለው ደግሞ ራሳችን ተመካክረን ነው ይህን አንድነት ብለውን ጉዳይ ፈጥረን በአንድ አቋም አንድነት ግፊቱ እንዳደርግ የምንችለው እና አሁን ግን የነበታተን እኛ ነው ይጎዳል።
0: ዞሮ ዞሮ እንግዲህ አንድ መሆን ባይቻልም በሀሳብ ግን በዓላማ አንድ ሁነን በአንድ ላይ ተሳትፎ የመስራቱ እድሉ እንዲኖረን መመካከሩን አስቀድሞ መዘጋጀቱን የመሰለ ነገር የለም። እናመሰግናለን ራሚ። በዚህ መቃጢ ዞሮ ዞሮ ያው እንግዲህ ከፖለቲካው ጋር የተያዘ ነው። ጄኔራል ሮማን ጎፍማን እንግዲህ ታውቃቸዋለህ ማን እንደሆኑ። በአሁኑ ሰዓት በጠቅላይ ሚኒስትር ቤንያሚን ኔታንያሁ የመከላከያን አማካሪ ናቸው፣ በተመለከተ አማካሪ ናቸው። እሳቸው ደግሞ የወደፊቱ የእስራኤል የሞሳድ ኃላፊ ነው እንዲሾሙ ጠቅላይ ሚኒስትሩ ሾመዋቸዋል። እና የእሳቸው ጉዳይ በከፍተኛው ፍርድ ቤት ክርክር ላይ ነው ያለ። ምን ትላለህ በዚህ ዙሪያ?
1: ግራ ያጋባል። ይቸው ይሄ ነገር ሚሉት ምንድን ነው? አንዳንዶቹ ተቃዋሚዎች እዚያው ሞሳድ የነበረ ሰው ሞሳድን ጥሎ የሚያውቅ ይሄ መረጃ ድርጅት የመረጃ ማሰባሰብ ልምድ ያለው ሰው መሆን አለበት እያሉ በየጊዜው የሚናገሩ ሰዎች አሉ። ተሳስተዋል። ምክንያቱም ይሄ የሚያሳሰት መልእክት እያስተላለፉ አሉት። እኔ እንኳ እዚሁ እኔን የማውቀው ስን እየኖረች ናቸው የሞሳድ ኃላፊ ነው ተሾሙትና ጥሩ ውጤት ያስገኙት 6 የሚሆኑ እኔ ቆጠር ያው 6 ጄኔራሎች የሞሳድ ኃላፊ ሆነው ፍርድ ቤት ይግባኝ ክስ ሳይፈጠርባቸው ያገለገሉና ውጤት ያስገኙ ሰዎች አሉና ይህም ሰውዬ ደግሞ ጄኔራል ነው እንዳውቀው ነገር የለም። የጠቅላይ ሚኒስትሩ ጠቅላይ ክፍል ዋና አማካሪና ብዙ ምስጢሮችን የሚያውቁና ብዙ ምስጢራዊ ስራዎች የሚሰሩ እዚያ አባል የነበረ ሰውዬ ነው። እና ይሄ የመቃወም እንትን አይደለም። ይሄ አንድ ነገር የፖለቲካ አቋም ለአንጸባራቅ ሳይሆን ይሁን ያለው መሪ ያለው መንግስት የሚያቀርበው ጥያቄ ሁሉ ወይም የሚያስተላለፈው ውሳኔ ሁሉ ሳይታይና ሳይጠና ወዲያውኑ በእንቅልፍ ባንነ መቃወም ነው የምትለው፣ የመቃወም ነገር ነው ወዲያውኑ። እና ይሄ ሰውዬ ሀገሪቱን ያገለገለ ስንት ዓመት ያገለገለ በወታደራዊ
0: ጥቅምት 7/2023 ጥቃቱን በሰማ ቁጥር ተነስተው ከቤታቸው የግላቸውን ሾፌር ይዘው ሄደው የግል መሳሪያቸውን ይዘው የተታኮሱና የቆሰሉ ናቸው።
1: አዎ። እና ይህን የሚያየት ሲገባ አንዳ ትንሽ ነገሮችን እያንዳንዱ ሰው አሁንም በቤታ የሚያቀርቡ በሙሉ እያንዳንዱ ታሪኩን በተፈትሸው እያንዳንዱ የተወሰነ ቆሻሻ እንትላለሁ። ማንም ሰው ንጹህ የለም። የሆነ ነገር በህይወቱ እያለ አንዳንድ ነገሮችን አለግባብ ሳይሰራ የቀረ ሰው አይገኝም። እሱም ሰው የለም። እና ይህንን ጥሩ ጥሩ ስራ በጉ በጎን ስራ አይቶ ያኛውን አይሎዲፍቱ እንዲያደገም አታንቀቁሎ ማስተቀቁሎ እንዲሰራ ማድረግ ሲገባ ሁሉንም ነገር እንዲያዳፍነው እንደገና እንዳዲስ ነገር ይጎዳል። ዛሬ በአሁኑ ጊዜ አሁን የምናየውን የፖለቲከኞችም እንደምናየው ነገሮች የተማሩ አረቆ የሚያስቡ ጠለቅ ያለ እውቀት ያላቸው አይመረጡም፣ እየፈሩ የሚያስፈራ መጥፎ ቁሻሻ የበዛበት አውድማ ነው። ከዛ ላይ ገቡ አይፈልጉ ብዙዎቹ፣ ብዙ አዋቂዎች፣ ብዙ የሀገር መሪዎች የሚሆኑ አይፈልጉም። እና ይህ ዝም ብሎ አሁን አንዳንዱ ዝም ብሎ ምንም እንትን የማይለው ገብቶ አንጨባረቃል።
0: እሺ ራሜም ለመጨረሻ ልጠይቅ ፍሎግ፣ በትናንትናው ዕለት እስራኤል የሐማስን መሪ የነበረ ቀንደኛ መሪ ይህም ጥቅምት 7 2023 ሐማስ ካደረሰው ጥቃት አቀነባባሪ ከአቀነባበሩ ካቀዱት አንዱ ነው ትናንትናው ተገሏል። ምን ትላለ? ይሄ
1: እንግዲህ የእስራኤል መንግስት ያወጀው አዋጅ ነው። ቃለ መሐላ የገባው ይህን የመሰለ ወንጀል የፈጸሙ ሽብርተኞች የትም ይሁን ይሁን መቼ ቢሆን መቼ አሳደን አንለቃቸውም የሚል ቃለ መሐላ ለገባ መንግስት ነው። ከአሁን ቀደም እንደዚያ ነው እና በዛው መሰረት እስካሁን ድረስ ብዙዎቹን ነው ይሄ አሁን ያዘው ጦርነት ከተጀመረበት ጊዜ አንስቶ አሁን ቀደኛ ናቸው። እንደ እስማኤል ሀኒዬ፣ እንደ ኸይሰር ዑመር፣ እንደ ሙሐመድ ዴፍ፣ እንደ አዛዲን አልካሳም እና ሰላም አልጉሪ ወይም ደግሞ ሙሐመድ ሲንዋር እነዚህ ስድስቱ ቀንደኛ መሪዎች ተገለዋል። ከዚያ በተጨማሪ ቅድም ስቆጥር 27 የሚሆኑ ቀንደኛ መሪ የነበሩ የሐማስ ሰዎች እስራኤል አጨዳቸዋለች። እና ይህም ደግሞ አሁን ቀርቶ ነበር የሰውዬ ይሄ ያኔ በጦርነቱ ሲጀመር ጠልፎ ወሰዷቸውን ወንዶችና ሴቶች ወገኖቻችን ያካሰቃዩ ሰዎች አንዱ ይሄ ነው ይባላል።
0: አዎ እውነት ነው።
1: እና ይህ እንደምንም ተርፎ ነበር። አሁን ያው በተደረገው ክትትል መሰረት ምንም እንኳ የጦርነት የጦር አቁም ስምምነት ቢኖረ በአሜሪካኖች አማካኝነት የጦር አቁም ስምምነቱ አለ፣ ግን እስራኤል እነዚህን ሰዎች በቅርቡ መከታተሉ አላቆመችም። ትናንት አጋጣሚውን ስታይ በአስፈላጊ እርምጃ ወስዳበታለች። እሱም ያው ከዘመዶቹ ከሞቱ ዘመዶቹ ጋር እንዲጨመር ሆኗል።
0: እሺ ራሚም ሰጠን ሰፈር ለማብራት እጅግ በጣም እናመሰግናለን። እግዚአብሔር ይስጥልን። መልካም ሳምንት ይሆንልን።
1: ሰላም አቶ
0: አሜን።

0: ጋዜጠኛ ጥላሁን መልኬ መልካም ሳምንት።
1: እንደምን አችሁ? መልካም ሳምንት ለአንተ ለአድማጮችህ።
0: እንደምን አለ? ሁሉ ሰላም?
1: ሁሉ ሰላም ነው። አንተ መስቷል ማለት ነው። በጣም ያዳመጥከው ነው።
0: አዎ አዎ። እንግዲህ ምን ትላለህ? እንግዲህ ሙዚቃ እንግዲህ ዝም ብለን አይደለም ያስቀመጥ ነው። ዛሬ ማታ በአውሮፓ የሙዚቃ ውድድር አለ። በዚህ ውስጥም ይህ አሁን የምናዳምጠው ሚሼል የሚለው ሙዚቃ እስራኤልን ወክሎ ይወዳደራል። እንደው ወደ ዋናው ርዕሳችን ከመግባታችን በፊት እግር መንገዳችንን እንካብለን ነው። ምን ይሰማሃል? ምን ተሰማህ? እንዴት ነው
1: የሙዚቃ ተንታኝነት? ሰጠኝነት ኮሮ ምትጋብዞ የነበር እሱ ነበር።
0: እሱን ተው። አሁን እሱ ያለበት ቦታ ሌላ ነው።
1: ለማንኛውም ያው ምርጫ ሁሉ ነገር የተሳካ ነው። በእኛ በኩል ማለት እስራኤልን ወክሎ ይህንን በጣም ድምፁ ብትል ሙዚቃውም ትሩ ሁሉም ነገር በጣም ግን ይሄን የአውሮፓ የሙዚቃ ውድድር ፖለቲካ ስለሚጨመርበት ቆንጆ ፈጠራ ይዘህ ብትቀርብም ትንሽ ያው የመቀበሉ ሁኔታ አሁን ትናንት በዳኞች በኩል ማለት ነው እንግዲህ ግማሽ ድምፁ 50% የሚሆነው በዳኞች ፊት ሆኖ የሚያሳየው የሙዚቃ ስራ አለ። ነጥብ አሁን እሱ አለ። አሁን ዛሬ የአድማጮች ማለት ዜጎች ማለት ነው የእነሱ ድምፅ ነው እንግዲህ ቀሪውነን እንግዲህ እዛ ላይ እግዚአብሔር ያው ጥላቸው በእስራኤል ላይ ከተካለን በተጨባጭ ሁኔታ እስራኤልን የሚጠሏት ብዙዎቹ ደግሞ ቁጥራቸው እየበዛ ሄደዋል እና ምንም እንኳ አዲስ ባይሆኑ ከአሁን በፊትም አለ የፖለቲካ ጨዋታ ግን አንዳንዶቹ መንግስት ወይም ደግሞ አንድ ሀገር መንግስቱና ፓርቲው እስራኤልን ሲያጥላላ ዜጎቹ ደግሞ ተቃራኒውን ድምፅ በመስጠት ያው ከተወሰኑ ዓመታት በፊት እስራኤል በዚህ ያሸነፈችበት ሁኔታ ነበር። አሁንም ምናልባት ፈጠራን ብቻ በማየት ሙዚቃ ነው እና ፖለቲካውን ወደ ጎን አድርገው ከተመለከቱት ምናልባት ያም ሆነ ግን ግምቶች የሚሉት አይቸው እስከ ትናንት እንዲሁም እስከ ዛሬ ጠዋቱ አካባቢ ረፋዱ አካባቢ እስከ አራተኛ ቦታ የሚል ሁኔታ ያተሰጡት ነበር። አሁን ይሄ እንትን አለ እኮ አሁን ሌሎቹ ገንዘብን በዚህ ዙሪያ ይሰራሉ አይቸው ማለት እንተኛ ይወጣል ምናምን ቁማርም አለበት። ቁማር ስለ ያው ህግና ደንቡ ፍቅር ተፈቅዶ ማለት ነው። በዛ ውድድሩ እንዴት ነው ምን ያህል ያገኛል ምናምን ውድድር አለ። እዛ ላይ አራተኛ የነበረውን ወደ አምስተኛ ቦታ ያደረጉበት ሁኔታ አለ ማለት እንግዲህ ያለው እንግዲህ የተወሰኑ ሰዓቶች ይቀራሉ። እሱ እንዴት ነው ከሱ አንደበት ነው በጣም እኔ በእውነት ነው የምልህ ድምፁም ሁኔታውም እንደገና ሙዚቃው ከግል ህይወቱ ጋር የተያያዘ እና ትርጉም አለው። ለማንኛውም እሱ በቃ እንዴት ነው ልደሰት ነው የመጣሁት ፖለቲካ ምናምን የሚለውን ነገር ወደ ጎን አድርጌ የሙዚቃ ስራ የኔ ሙዚቃ ያን ያለበት ሁኔታ አለ። እንግዲህ ተስፋ የምናደርገው ያው እንዲያውም ዛሬ ልምምድ በሚያደርግበት ወቅትም ያው የሙዚቃ ስራውን ሲያሰማ ማለት ነው ለአድማጭ ለተመልካች የማሾፍ ሁኔታ የቡዝ እንለዋለን ይህንን ተቃዋሚ ድምፅ የተሰማበትን እንዲያውም ከአሁን በፊት ከነበሩት ያሁን የዛሬው በጣም ጠንከር ያለ እና ጆሮ ውስጥ የገባበት ሁኔታ ያለበት ሁኔታ አለ። ያ ማለት ምንድን ነው? ወዳጆቻችን እንዳሉ ሁሉ ጠላቶቻችን እና ምናልባት እነዚህ ተደምረው ምናልባት እንግዲህ ተስፋችን ያው በሚቀጥለው ዓመት እስራኤል ኢየሩሳሌም እንኳን ብዙ ሀገራት ወደ ኢየሩሳሌም ብናሸነፍ ለምሳሌ ኢየሩሳሌም ይህንን አስተናጋጅ ሀገር የመሆን ሁኔታ አይታሰብም። ወደ ቴላቪቭ አካባቢ ስነት ደግሞ ቴላቪቭ አካባቢ ምናልባት አሁን ቴላቪቭ እየተገነባች ነው ብዙ ነገር አለ ግን ከመጣ እንግዲህ አንድ ቦታ አለ አይደል ቴላቪቭ እናስተናግዳለን ነው ግን እስከ አራትና እስከ ሶስተኛ ደረጃ ከወጣንም እንግዲህ ያም ራሱ ማሸነፍ ነው። ምክንያቱም ፖለቲካውንም ሁሉንም ተቋቁመን እና ለሱ መልካም
0: እድል እንመኛለን። አመሰግናለሁ ጥላሁን። አንተ ያው የአስተያየት እንዴት ነው ከሰጠኝ ያላነሰ አመለካከት ነው የተመለከትከው? እንደውም
1: እሱን ቦታ አሸፈንኩት ማለት
0: ይህን። እስኪ ወደ ዋናው ርዕሳችን እንግባና በተለይ ደግሞ የአሜሪካና የኢራን ጉዳይ ምንድን ነው መፍትሄው ሊሆን የሚችለው? ምን ደረጃ ላይ ደረሰ? እንደ ወደ ጦርነት ተመልሰን እንገባ ይሆን?
1: እንደኔ አመለካከት ይመስለኛል ወደ ጦርነት ሳነድ አንቀርም አይቸው። ምክንያቱም አሁን ዶናልድ ትራምፕ ሁለት አማራጭ አላቸው። አንደኛው ጠቅሎ ወደ ጦርነት ውስጥ መግባት፣ ከአንዴ ሁለቴ ሶስት አራት ለአምስተኛ ጊዜ ይህን በኢብራይስጥ ቋንቋ ኦልቲማቲቭ እንለዋለን ማለት የጊዜ ገደብ አዎ አምስት ጊዜ ሰጥቷል። ደግሞ ተጠይቆ አይደለም በኢራን በኩል ራሳቸው ሲፈልጉ ያስረዘሙ አምስት እንግዲህ ትግስት ያለቀ ብለውም ራሳቸው አንደበት ተሰምቷል። እንግዲህ ድምጻቸው ምን ማለት ነው? ኢራን እንግዲህ አለው አሁንም እንደውም ጠንካራ ሆኗል። ምክንያቱም በአሳለፈው ጦር በእውነት ባንድ በኩል ይገባታል ብዬ አስባለሁ እኔ። ጣላታችን ትሆን እንጂ ነገሩን ኔትራል ሆነ ስትመለከተው ገልተኛ ሆነ እችን ሁለት ኃይል እስራኤልና አሜሪካ ጥምር ኃይል ያን ያህል ድረድ ያን ያህል ኃይል ወርዶ ባት አሁንም አለው ስትል ያ ብቻ አይደለም የሲአይኤ ማለት ነው አሜሪካው እንግዲህ ለአድርጅት መረጃ ድርጅት ማለት ነው ኢራን ከደረሰባት ጉዳት እንደገና እየተቋቋመችና የወደቡባት ነው የጦር መሳሪያዎች እንደገና እየገነባች ተመልከት 70% ወጭ የሚሆነውን የወደቀባት የተደመሰሰው እንደገና ገንብታ አሁን 70% ወጭ ኃይል እንዳላት ባሊስቲክ ሚሳይልን በለው ለመከላከልን በለው እንግዲህ ተመልከት ምን አይነት ሁኔታ እንደሆነ 90% ወጭ ሆርሙዝ አካባቢ ወደ 33 የሚሆኑ ቦታዎች አሉ እንደ ዋሻም በለው የጦር ማለት ጠላትን ለመጉዳት የተዘጋጁ የኢራን የጦር መሳሪያዎች ማለት የጠመዱ ይሄን 33 ማለት ነው 30ውን ጠግና እንደገና አሁንም ለጦርነት ብቁ ነው ብለ የተዘጋጀሽ ናት። ከዛ ለዛ ነው 90% ያን ኃይሎን አጠናክራለች። ነገ ለምሳሌ አንድነን የንግድ መርከብ ልጉዳ ካለች መጉዳት እንደምት ምን ማለት ፈልጌ ነው ኢራን እንደሷ አመለካከት ምንም እንኳን የውስጥ ችግር የኢኮኖሚ ችግር ተራተኞች የመንግስት መስሪያ ቤት ተራተኞች ደሞዝ አይከፈላቸውም ወታደሮቻቸው ከፍተኛ ውድቀትና ድካም ቢኖርም ግን አሁንም አለው ጦርነቱን ቀጥላሉ ትላለች። በላ በኩል ደግሞ አሜሪካ ያው ትንሽ ነገሩን የመዘናጋት ሁኔታ እንዴት ነው ይናገራሉ ዶናልድ ትራምፕ ግን ከመናገር ደግሞ ያው ቀኑም እያለፈ ከአንድ አምስቴ እግዚአብሔር ይመስገን ያኔን ሰናይ ወዴት ይሄድ ነው? ሁለት አማራጭ አላቸው እንደኔ ግምት። አንደኛው ጠቅሎ ወደ ጦርነት የመግባት ሁኔታ ማለት አጭር ኃይል ያለውና በጣም ፈጣንና ረጅም ጊዜ አልወሰደ ግን በጣም ጠንከር ያለ ወታደር እርምጃ በይበልጥ ደግሞ የኢኮኖሚ ኃይሏን ለማውደም ለከናካቸውና ዜጎች በራሳቸው ጊዜ በመንግስት ላይ ተቃውሞ እንዲያደርጉና መንግስት እንዲወድቅ አንዱ ነው። ሌላው ሆርሙዝ ይህንን የባህር
0: መተላለፊያውን
1: እሱንን እንዲከፈት መጀመሪያ እንደዛተችው አሜሪካ ሞክራ ነበር። ያንን አሁን በኢራን ቁጥጥር ስር ነው ያለው። ወደድም እንዳንም ኢራን ነቻራ ይፈታል በራሷ ግዛት አስገብታ አሜሪካ ብዛት ያላቸው እንግዲህ ከሁለት ሺህ በላይ የንግድ መርከቦች እኮ አካባቢ ይገኛሉ። በቃ አይደል ለተወሰኑ ወራት ብለው የተጓዙት አሁን ያው ለተወሰኑ ሳምንታት ይቀርታ ከዛም በላይ አንዳንዶች ደወራል። ያው ብዙ ጊዜ የሚበሉት ይጠጡትና ልብስ መቀየር እንኳን የማይችሉበት ሁኔታ እና እነዚህ የተጉላሉ ነው። ብዛት ያላቸው ሀገራት ደግሞ ከዚህ የነዳጅ እጥረት ብዙ ተጽዕኖና ብዙ ተቃውሞ በአሜሪካ ላይ ያደረሱ ነው። ለምሳሌ እንደ ጃፓንን ከወሰድክ እንደ ህንድን ያሉትና ሌሎች አፍሪካን የአሲያን ሀገሮች ደግሞ ከወሰድክ ሮሯቸውን እያሰሙ ነው። ረባካችሁ ጦርነቱን ይለይለት ወይ አቁሙት ወይም ደግሞ ከተቻለ እንደውም ስምምነት ያድረሱና ባካችሁ ልቀቁልን ቦታውን እንውጣ እንግባ ማለት ሁኔታ። እነዚህ ተደምረው ዶናልድ ትራምፕ ምን አይነት እርምጃ ወስዳሉ? ከተወሰኑ ትናንት ለዛሬ አጥቢያ አርብ ለክላይ ማለት ነው እንግዲህ ዶናልድ ትራምፕ ከቻይና የተወሰኑ ቀናት ጉብኝት ተመልሰዋል። ምናልባት እንደሚነገረው ከሆነ አይቸው እስራኤልና አሜሪካ በኢራን ላይ ወታደራዊ እርምጃ ለመውሰድ ከፍተኛ ንቅድ መዝጭ እያደረጉ የሚባልበት ሁኔታ አለ። በአንድ በኩል ለማዘናጋት እንግዲህ ያደረጉት ይህንን የቀን ርዝማ ምንድን ነው አሜሪካን ብዙ የጦር መሳሪያዎችን ወደ ቦታው ማለት ነው ያንን የተወረወሩትንና የተሰነዘሩትን የጦር መሳሪያዎች መጋዝኗን መሙላት ትፈልጋለች። እስራኤልም እንዲሁ የጦር አውሮፕላን ፓይሎቶቻችን እረፍት ይፈልጋሉ፣ የጦር መሳሪያዎችን መጋዝኖች እንደገና መግጠም ያስፈልጋል። እንዲሁም አንዳንዴ የመሳሪያ እጥረት እንዳለብን በእኛም የሚነገርበት ሁኔታ አለ። ምናልባት ያን ለማስተካከል የሆን ጊዜውን የሚወስዱት አይታወቅም። እንደኔ ግምት ግን አሜሪካ ስትጀምር ይህን ጦርነት ስትጀምረው ያን ቦታ በቁጥጥር ስር እንደውም ሀራጅ የተሰኘውን ይህን ደሴቱን ማለት ነው ኢራን ወደ ውጭ ገበያ የነዳጅ የናፍጣ ምርቷን የምታከማችበትን ያን ቦታ ለመቆጣጠር አይደለም የአየር ድብደባ የእግር ጦር በሺዎች የሚቆጠሩ የአሜሪካ ጦር ኃይል በአካባቢው እዛ አካባቢ እንኳን ራሱ ወደ 15,000 የሚጠጉ የጦር ጦር አጠቃላይ መካከለኛው ምስራቅ እንግዲህ አሜሪካ ለማስታወስ ያህል በዓለማችን ከ200,000 በላይ የሚሆኑ 221,000 የሚሆኑ ወታደሮቿ በዓለም ከአሜሪካ ወጥተው ሌሎች ሀገራት የተሰማሩ ጦር ኃይል አላት። በወታደር ቁጥር ብቻ እንግዲህ በአካባቢያችን ደግሞ እስከ 50,000 የሚደርሱ ማለት ነው መካከለኛው ምስራቅ የሚደርሱ ጦር ሰራዊት እንዳሏት እንግዲህ ከነዚህ ውስጥ ከፊሎቹ ኮማንዶዎች እና ከ2,000 በላይ የሚሆኑ እንደገና ወደ 15,000 የሚጠጉ ደግሞ ሆርሙዝ እና አካባቢው እነዚህ ግዳጅ ተሰጠው መመሪያ ተሰጠው ምናልባት የእግር ጦር ወደ ኢራን ውስጥ በመግባት እንደሚነገረው ከሆነ ውሳኔ ከደረሱ ዶናልድ ትራምፕ አይመስለኝም ሳስበው በአየር እንጂ የምድር ጦር ወደ ውስጥ የማስገባቱ ምክንያቱም ኢራን ምትወስደው አጸፋ እርምጃ የከፋና ብዙ ህይወት ሊጠፋ ስለሚችል ወታደሮች ህይወት መስዋዕት ስለሚኖር ያን ያደርጋሉ ይላሉ። ግን አማራጭ ከሌለ ይሄንን ኡራኒየም አነጋጋሪ የሆነውን የኢራንን የተብላላ ኡራኒየም እጇ ውስጥ ለማስገባት ከፈለገች እስራኤል ሆነ አሜሪካ ግድ ብሎ እንግዲህ የግር ጦር ሊያስፈልግ ይችላል አይታወቅም። የእስራኤል ልዩ ኮማንዶ ከቦታው ያን ጉዳይ በተመለከተ ብዙ ስራ እንደሚሰራ እናቃለን። በመረጃ ድርጅቱም ሆነ በተለያዩ ሁኔታዎች እነዚህ ነገር ተደምረው ምናልባት ለአንዴና ለመጨረሻ ጊዜ ኢራን ቢያለችውን አሻፈረኛለችው እንደውም ኃይሉ አለ የምትለውን ኢራን በጉልበት በኃይል ወደዛ እርምጃ ይወሰድ ይሆን? እኔ እንጃ። ምናልባት ከተወሰኑ ደቂቃዎች ማለት ከተወሰኑ ቀናት በፊት ከቻይናው ፕሬዝዳንት ጋር በነበራቸው ቆይታ የደረሱበት ስምምነት ሊኖር ይችላል አይታወቅም የሆነው ነገር ካሁን ደግሞ ይፋ የሆነ ነገር የለም። ከቻይና ቆይታቸው ምን አይነት ግንኙነት እንደነበራቸው ለምንድን ታቀላቸው በቻይና መንግስትና በአሜሪካ መንግስት እምነቱ የላቸውም እጃቸውን ሲጨባበጡ አይታቸዋል ስጋቱ አለ። ሌላው በስጦታ መልክ እንኳን ራሱ በስጦታ የሚባለው እንደታቀናውን በስጦታ መልክ የቻይና መንግስት

0: ግን ቻይና ደግሞ ተቃዋሚ መሆን አይገባትም። ምክንያቱም ቻይና አይሆንም ካለች ያው ነገሩን ያለው ጨዋታ ሊቀይረው ይችላል። ከዛ አንፃር ቻይናን የማሳመን ሁኔታ ይበልጥ በኢኮኖሚው ዘርፍ እንግዲህ ስምምነት ለመድረስ ያደረጉት ውይይት አለ። ጎን ለጎን ግን የኢራን ተጨባጭ ሁኔታ ተነግሮበታል ይባላል። ምን የት ምን አይነት ስምምነት አይታወቅም። ምናልባት አሜሪካ የታይዋንን ተጨባጭ ሁኔታ ቻይና ታይዋንን ለማስገባት ትፈልጋለች። ከዛ አንፃር በአሜሪካ ቃል ተገብቶላት ቻይና አሜሪካ የምትፈልገውን ነገር ለማድረግ በዚህ ዙሪያ ተስማምተው ከሆነ ይህን ውለን አድረን የምንሰማው ነገር ነው።
1: ስለዚህ ቻይና የምትሳተፍበት በዚህም ሆነ በዚህ የምትሳተፍበት እድል ሊፈጠር ይችላል። ዞሮ ዞሮ እኔም ቻይናም ታይዋንን ስለምትፈልግ እኔም ታይዋንን እንድቆጣጠር አሜሪካ ትፈቅጃለች፣ እኔ ደግሞ ኢራንን በኢራን ላይም እንደዚህ እንድታደርጊ እኔ እፈቅዳለሁ የሚለውን ሁኔታ ሊወስዱና ሊስማሙ ይችሉ ይሆናል። እስኪ ወደ ሀገራችን መለስ እንግዲህ ቆይተን የምናየው ነው። ገና ብዙ ልንነጋገርበት የምንችል ሁኔታ ነው ያለ። አሁን ወደዚህ ወደ ሀገራችን እንመለስና በተለይ በደቡብ ሊባኖስ ውስጥ ያለው ተጨባጭ ሁኔታ ምን ይመስላል? መከላከያ ሰራዊታችንስ እንዴት ነው የሚወስደው እርምጃ? በተለይ ደግሞ ይሄ ቀላል ድሮን እያልን የምንጠራቸው የመቆጣጠር ሁኔታ እያስቸገረ የመጣ መስሎ ይታያል። የተኩስ አቁሙ ስምምነትም እንግዲህ ቀደም ሲል በዜና መወጃ ተመልክቼዋለሁ ለአንድ ወር ተኩል እንደሚራዘም የአሜሪካ የውጭ ጉዳይ ሚኒስትር አስታውቋል። እንዴት ነው የምታየው?
0: እውነት ናቸው። እሱም ግራ የተጋባ ሁኔታ ነው። ዞሮ ዞሮ ያው አንዱ ከሌላው ጋር የተያዘ ነው እና ለአንድ ወር ተኩል ቢያስረዝሙትም አሜሪካ እርምጃ ይቅርታ እስራኤል እርምጃ እየወሰደች ነው። በደቡብ ሊባኖስ አስፈላጊ ሲሆኑ ቁልፍ ቁልፍ ቦታዎችን የመደብደብ ሁኔታ አለ። እንዲያውም ዛሬ ከቀጥሩ አካባቢ ጀምሮ ማለት ነው እስከ ብዛት ያላቸውን የጦር መሳሪያዎች መጋዘኖችን ወይ የጦር መሳሪያዎች ሁሉ በአየር ኃይል ድብደባ እያደረገች ነው። በአሜሪካ በኩል ኢራን የተጠየቀችው ይቅርታ እስራኤል የተጠየቀችው ወደ ቤይሩትና ሌሎች አካባቢ ዳህያ የሂዝቡላ ድርጅት የሚገኝበትን አባይ ወደ መሀል ከተማ ትግቡ፣ ድብደባ ታድርጉ። ምክንያቱም የተኩስ አቁም ስምምነቱ እንዳለ ሆኖ ወደ ላሰላም የመድ ሁኔታ ተስፋዋለ ትላለች አሜሪካ። ደቡብ ሊባኖስ አካባቢ ያለውን ቦታ ግን የማጥዳት እሱን አረንጓዴ መብራት በእስራኤል ተሰጥቷታልኝ እርምጃም እየወሰደች ነው። አንዳንዴ ሲያስፈልግ አንዳንድ የገጠር ከተሞችንም ዜጎችን ውጡ እርምጃ ሊወሰድ በማለት እርምጃ እየወሰደች ትልቁ ጥያቄ አይቸው አሁን ባለው ሁኔታ እስራኤል በእርግጥ እንደኔ አመለካከት እኔ ብቻ አይደለም ሌሎችም ጠለቅ ብለው ጉዳዩ የሚመለከቱት እስራኤል እንደውም ዘግይታለች። ከአሁን በፊት ከአንድ ዓመት በፊት ራሱ እስራኤል ከሊባኖስ መንግስት ጋር እጅና ጓንቱ ነው ትምምኑ ኑሮ ማለት ነው ጦርነቱ ነን በመተማመን ግልጽ በሆነ ሁኔታ እጅና ጓንቱ ነው የህዝቡላን ድርጅት ትጥቁን ማስፈታት ማዳቅ ቢፈልጉ ኑሮ ይቻል ነበር። ግን የህዝቡላ ጠቅላይ ሚኒስትር ፕሬዚዳንቱም ሆነ ህዝቡላ ጋር ይቅርታ የሊባኖስ መንግስት ከህዝቡላ ጋር ታውቃለህ፣ የሊባኖስ መንግስት ማለት ፓርላማ ውስጥ የህዝቡላ ድርጅትም አባላት ውስጥም ይገኛሉ፣ የሚረብሹትም እነሱ ናቸው። ግን እነዚህን የህዝቡላ ድርጅትን የሚያወግዙት የማይፈልጉት እስራኤል ማለት የእነሱን ጥያቄ እስራኤል ብትቀበል ኖሮ ምናልባት ያለንበት ሁኔታ በተቀየረ ነበር። ግን እስራኤል እድሉ አምልጧታል ብዬ አስባለሁ። ምክንያቱም በሰዓቱ ከአንድ ዓመት በፊት በጠየቁት ጥያቄ ከዛ በኋላም በተደጋጋሚ እስራኤል ያው በኃይል ስፈልግ እርምጃ ወስዳለሁ እንጂ ከእናንተ ጋር ማለት ሁኔታ አሁን ዞሮን ዝረን ግን ከእነሱ ጋር ነው። ለምሳሌ ቆይተውም እንግዲህ በቀጣይ ማለት ነው የሁለቱ ሀገራት በአምባሳደሮች በኩል ግንኙነት እንደሚያደርጉ ከዛም አልፎ በመሪዎች ደረጃም ጠቅላይ ሚኒስትሩና ጆሴፍ አውን የሊባኖስ ፕሬዚዳንት ተገናኝተው በዚህ ዙሪያ የሰላም ድርድር እንደሚያደርጉ አሜሪካም ትፈልጋለች። ግን ሂዝቡላ ደግሞ አሁንም አለሁ አሁንም አልተሸነፍኩም ቅድም የጠቆምኩ ሁኔታ አለ። እስራኤል እና የመከላከያ ኃይላችን በከፍተኛ ሁኔታ እያሰጋ ያለው አሁን ይሄ በጣም ርካሽና የት እንደሚገዙት ታውቃለህ? ቀውን በተወሰነ በጣም ርካሽና በጣም በሚገርም ሁኔታ ልክ አንተ አሁን ጫማ ምናምን ከውጭ ላምጣ አሊባባን በለው ሌሎች ይህን በኢንተርኔት ውስጥ ገብተህ ዕቃ እንደምትገዛው በእንደዚህ አይነት ሁኔታ በርካሽ ዋጋ ነው የሚገዙትን አሁን የሚልኩብን የጦር ተመልከት እንግዲህ እስራኤል የሚያል ሀያል ደግሞም ከአሁን በፊት ዩክሬን ከሩሲያ ጋር በምታደርገው ጦርነት ይህን ስላሳለፈችው ይህ ቴክኖሎጂ ልስጣችሁ ብላ እስራኤልን ጠይቀ ነበር።
1: ዋጋ ያስከፍላል እንደሚቻል ዋጋ ያስከፍላል።
0: ምንም አይነት ዋጋ ይኸውልህ በእጃዙር
1: ምን አለ መሰለኝ ዩክሬን አንድ ይህን ብላ ስትል እኛ ከዩክሬን ደግሞ ለዩክሬን የላት ለእኛ ያለ መሳሪያ አለ። ለማንኛውም ዞሮ ዞሮ የእኛ የእስራኤል የስታርታፕ አባላት የሆኑ ቴክኖሎጂን በመመርኮዝ ወደፊት ለዚህ መከላከያ የሚሆን እንደሚሰሩ ያው እየጣሩና እየሰሩ እየሰሩ ነው። ግን አስቀድመን መከላከል እንችል ነበር። አዎ መቼም አንዳንዴ ከስተቶች ማይጠፉን እያጠቃለን ምጣ ሰዓታችን ጨረስን ነው
0: አው ለማንኛውም ያለው ሁኔታውን የህዝቡላ ሀገር በተያዘ ሁኔታ እንደኔ ግምት አሜሪካ ከውስጡና ሌሎች አውሮፓ ሀገራትም በፈረንሳይ ምናልባት

0: የሊባኖስ መንግስትና እስራኤል በቀጣይ ወደ ጥሩ ነገር የመሄድ ሁኔታ ግን መሀል እንቅፋት ያለው የህዝቡላ ድርጅት ነው። እሱን እንግዲህ እንዴት ነው እንደሚነገረው ከሆነ አሁን ኢራን ውስጥ ማለት ሊባኖስ ውስጥ የህዝቡላ ድርጅት ኢራን ከመዳከሟ የተነሳ ምንም አይነት ለደጋፊዎቹ እርዳታ እንደማትሰጥ እና የገንዘብ ችግር እንዳለባት ይነገርበት። በእንደዚህ አይነት ሁኔታ ጠላቶችን የማሸነፍ ሁኔታ እና የዲፕሎማሲው ዘርፍ መፍትሄ ሊያመጣ እንደሚችል እንግዲህ በሁላችን ዘንድ ተስፋው ያ ነው። ሌላው ወደ ጋዛ ከሄድ ለማጠናቀቅ ያህል አይቸው ባለን አንድ ደቂቃ ጋዛ ውስጥ ያለው በጣም ጋዛ ውስጥ ትናንት ማለት ነው በጣም ያው አሁንም ቴሌቪዥን መስኮት ላይ ትመለከተ
1: ነው ነው
0: አንድ አዛዲን አልሀዳድ የተሰኘውና ይህን አንድ ብቻ የቀረው ማለት ነው ሰባትን የሽብር ፈጠራ ድርጊት ካቀነባበሩትና ዜጎቻችን ካረዱና ከአስገደው ከደፈሩና ካቃጠሉ መሪዎቹ ማለት ነው እንግዲህ የጦር መሪዎች አንዱ የቀረው ትናንት ተደምስሷል። እሱና ምስቱና አንድ ሴት ልጁ ማለት ነው። ያው እንግዲህ እስራኤል በወሰደችው ሶስት የጦር አውሮፕላኖች ሌሎች ያላብራሪ ካባ ብሏልን ወደ ቦታው በመሄድ ያለበትን የተደበቀበትን ቦታ እና ከዛም በኋላ ማምለጥ ምናልባት ተርፎ ሊሆን ይችላል በሚል
1: በጣም የሚገርም ነው። በጣም በሚገርም በዚህ በተጠልፎ የነበሩ እስራኤላኖች አሁን በሚናገሩበት ሰዓት እየመጣ እየሳቀ በፈገግታ እየመጣ ታውቃላችሁ እኔ እኮ በጥቅምት ሰባት በተከሰተው ክስተት እኔ ነኝ ያቀርኩት እኔ ነኝ ያቀርባበርኩት እያለ ሲያገኛቸው እንደነበር አብሯቸው እንደነበር እንዳገኙትም የተናገሩበት ሁኔታ አለ።
0: በጣም ሰይጣናዊ መንፈስ ውስጥ ያለ
1: በጣም
0: ወገኖቻችን እንዲቃጠሉ አቀነባበሩ። ትናንት እስራኤል በተደጋጋሚ የምትነገረው ነገር አለ። ይህን በትክክል መቀበል ያለብን አትንኩኝ፣ ከነካችሁኝ እጀ ረጅም ነው ትላለች። ማንም ይሁን ማንም ጊዜ ወስዳል እንጂ ይኸው እንዳለችው እንግዲህ አሁን ጋዛ ውስጥ ማንም የቀረ የለ በቀጣይ ድርጅቱን ለማስተዳደር በእርግጥ ሐማስ አለ። አዎ አለ፣ አሁንም አለ። ግን ያ ሆነ ድርጅቱን ስንው አጠቃላይ ከውጭ ሀለድ ይሻላል አገራችን። እዚህ ደግሞ ጋዛ ውስጥ ደግሞ ሀሊል አልሀያ እንግዲህ ሁለቱ ይህ ሶስተኛ የነበረው አንተ ደምስቷል። አሁን ይሄ እንግዲህ የሁለቶች ሁኔታ ድርጅቱን ማን ይመራል? ምን እንደ ትልቅ ጥያቄ ራስ ምታት ነው እንግዲህ ምናልባት
1: አመሰግናለን ጥላሁን፣ እግዚአብሔር ይስጥልን። ክብራትና ክብራት አድማጮቻችን፣ ስርጭታችን ፈጽመን አብራችሁ ስለቆያችሁ እጅግ በጣም እናመሰግናለን። ለዚህ ፕሮግራም መሳካት ለትንክ ባለሙያ ቪያታር ሺሞኒ ምስጋና ያደረሰው እንዲሁም ጋዜጠኛ ጥላሁን መልኬ፣ ራሚ ማላዛር አመሰግናለን። አብራችሁ የነበርኩ አይቸው ባይነኝ። መልካም ሌሊት፣ መልካም ሳምንት።